0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይ ማዕለ 26 ግንቦት 2016 ዓ ም መደብ ፈነወና 25 ግንቦት ወግዓዊ ኣብ ዝኾነ ናይ ርእሰ ሊቃነ ጳጳሳት ንመበል 14 ግሩም ሰብኣውነት ዘርእስቱ ሓደ መልእኽቲ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምምፃና ክትገብሩ ካብ ዜና ቫቲካናት ሰነዳት መደብ ቋንቋ ትግሪና ካብይ ካብ ስምዖንን ኣባተወልደንን ዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ኣብ መበል 135 ዓመት ዝኽሪ ርእሰ ሊቃነ ጳጳሳት ሊዮን መበል 13 ሓደስቲ ነገራት ብዝብል ኣርእስቲ ዝደረሱ ሓደ መልእኽቲ ምኽንያት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መዋእል ሰብ ሰርዖ ኣስተውዕሎ ስብእና ሰብ ንምሕላው ዘማዕከለ ግሩም ሰብኣውነት ብዝብል ኣርእስቲ ናይ መጀመርታ ምሕላው ሰብኣውነት ምድንፋዕ ሓቂ ክብሪ ስራሕ ማሕበራዊ ፍትሕን ሰላምን ዝላበ ዕለት 15 ግንቦት ዝኽተሞ 25 ግንቦት ወግዓዊ ናይ ዝኾነ ዓወድ መልእኽቲ ፅማሪ ከምዚ ዝስዕብ ነቕርበልኩም። ብኩሉ ዕብቱ ኣምላኽ ዝፈጠሮ ሰብኣውነት ሎሚ ወይ ሓድሽ ግንቢ ባቢሎን ንምህናፅ ወይ ድማ ኣምላኽን ደቂ ሰባትን ብሓባር ዝነብሩላ ከተማ ንምህናፅ ዝብል ሓደ ኣገደስቲ ምርጫ ይገጥሞ ኣሎ። መኽፈቲ ቃላት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናይ መጀመርታ ግሩም ሰብኣውነት ብዝብል ኣርእስቲ ኣብ ዝለገሶ ዓወድ መልእኽቲ መሰረታዊ ምኽንያታቱን ዕላማ ማኡን ኣሕፅር ኣቢሎም ይገልፁ። ኣብ ዝኽሪ መበል 135 ዓመት ርእሰ ሊቃነ ጳጳሳት ኢሎን መበል 13 ሓደስቲ ነገራት ብዝብል ኣርእስቲ ዝደረስዎ ዓውደ መልእኽቲ ርእሰ ሊቃነ ጳጳሳት ኢሎን መበል 14 ሕድሪ ናይዞም ቅድሚኦም ዝነበሩ ርእሰ ሊቃነ ጳጳሳት ብምውሳድ ሓደ ካብቲ ቀንዲ ብድሆታት ናይዚ እዋናዊ ዘመን ዝኾነ ሰብ ስርሖ ኣስተውዕሎ ዝምልከት ማሕበራዊ ዓወድ መልእኽቲ የቕርቡ። ኣብ 5 ምዕራፋት ዝጠቓለል ግሩም ሰብኣውነት ዘርእስቱ ዓወድ መልእኽቲ መሰረታዊ ቅድመ ኩነት ኣለዎ። እደ ጥበብ ንስ ሰብኣውነት ዝፃረር ሓይሊ ኣይኮነን፣ ብባሕሪኡ ክፉት እውን ኣይኮነን። ይኹን እምበር እደ ጥበብ ፈፂሙ ገለልተይና ኣይኮነን። ከመይሲ ባህርያት እቶም ዝምህዝዎን ዝምውልዎን ዝቆፃፀርዎን ዝጥቀምሉን ስለ ዝሕዝ። ስለዚ ሰባት ንሓበራዊ ረብሓ ካህንፁን ሰብኣውያን ኮይኖም ክፀንዑን ይፅውዑ። ናይ ሓበር ሓላፍነትን ሕብረትን ተባዕ ኣተሓሳስባ ተኸቲሎም ዓለም ንልቢ ሰብኣዊ ልቢ ኣምላኽ ክነብርሉ ዝደሊ ቦታ ምዃኑ ኣብ ምልላይ ክትበርኽ። ቀዳማይ ምዕራፍ ንወንጌል እሙን ህርኩተ ኣቀራርባ ነቲ ካልኣይ ጉባኤ ቫቲካን ኣብ ዘቕረቡ ስልጣናዊ ትምህርቲ ተዋህበ ማሕበራዊ ሰረተ እምነት ቤተ ክርስትያን ብምስዓብ ንጡፍ ባሕርያቱ የጉልሕ። ማሕበራዊ ትምህርቲ ቤተ ክርስትያን ኣብ ግብሪ ክውዕል ዘለዎ ስርዓታትን መዐቀንታትን ዝሓዘ መምርሒ መፅሓፍ ዘይኮነስ ቴዎሎጊያዊ ሕብረት ኣብ ታሪክ እዩ። እዚ ድማ ንፍጻሜታት ብብርሃን ወንጌል ንምንባብ ዝመርሕ እዩ። ንቶም ቅድሚኦም ዝነበሩ ኣርእስተ ሊቃነ ጳጳሳት ዝፀሓፈ ፅሑፋት ይዝክሩ። ካብ ፒዮስ መበል 12 ኣብ ናይ 1950 ሃዋርያዊ ማዕዳን ኣእምሮና ብዝብል ኣርእስቲ ዝደረስዎ ሃዋርያዊ ማዕዳን ማሕበራዊ ሰረተ እምነት ቤተ ክርስትያን ዝብል መግለፂ ንመጀመርታ ግዜ እተጠቀመን ክሳዕ ርእሰ ሊቃነ ጳጳሳት ፍራንቸስኮ ይኸዱ። ነቲ ርእሰ ሊቃነ ጳጳሳት ሊዮን መበል 13 ኣብ 1891 ዓ ም ዝለገስዎ ሓደስቲ ነገራት ዘርእስቲ ዓወደ መልእኽቲ ኣብ ማዕባለ ማሕበራዊ ትምህርቲ ቤተ ክርስትያን ኣገዳሲ ፍጻመ ምዃኑ የስተብህሉ። ኣብተን ቀፂለን ዝነብራ ዓመታት ነፍሲ ወከፍ ተካ ቅዱስ ጴጥሮስ ንታሪካዊ ለውጥታት ብወንጌል ብምንባብ ወይ ብምትርጓምን እተፈላለየ መዳያት ናይ ሓደ ውርሻ ኣብሪሆም እዮም። ክብረተሰብ ዋጋ ስራሕ ኣድማሳዊ መዓርፎ ሓድነትን ደገፍን ሓልዮት ፍጥረትን ማእከላዊ ሰላምን ሕውነትን ዝብሉ እያቶም። ኣብ ካልኣይ ምዕራፍ መሰረታትን መትከላትን ማሕበራዊ ትምህርቲ ቤተ ክርስትያን ይደህስሱ። እዞም መሰረታት እዚኣቶም ነቲ ብኣምሳልን ኣርኣያን ኣምላኽ ዝተፈጥረ ክብሪ ሰብ ዘጠቃልሉ ምዃኖም የብርሁ። ፀቕጣ ሓደስቲ ስነ ህልዩ ወይ ዝተወሰኑ ኣዝዮም ሓያላት ረብሓታት ንስብዕና ሰብ ናብ መጋበርያነትን ከም ዝምዝመዝን ዝኽእል ፀጋ ወይ ኣብቲ ዝበፅሕዎ ወይ ዘፍርይዎ ክብርዶ ስለ ዝኽእል ነዚ ምዝካር ኣገዳሲ ይኸውን። በንጻሩ መሰረታዊ ክብሪ ነፍሲ ወከፍ ሰብ እትዕድ ድጎ ወይ እትዕወቶ ኣይኮነን፣ ምኽንያታዊ ምግባር እውን ኣይድልዮን እዩ። ካልኣይ መሰረት ማሕበራዊ ትምህርቲ ቤተ ክርስትያን ሰብኣዊ መሰላት ዘይመግሓስ ኮይኑ ካብዚ እቲ ቐንዲ መሰል ሂወት ካብ ጥንሲ ክሳብ ተፈጥሮኣዊ መወዳእታዊ እዩ። ምስዚ ተኣሳሲሩ ንዝተደፋፍአ ምንጻል ጥንስን ምቕታል ንጹሓትን ስቓይ ዘይብሉ ሞት ከም መሰል ፍቓድ ምግባር ቤተ ክርስትያን ኣዝዩ ጌጋ ኢላ እትቆፅሮን እትቃወሞን ምርጫታት እንክብሉ ይገልጽዎ። እቲ ሳልሳይ መሰረት ድማ ኣፍልጦ መሰ መሰል ውሑዳት ክፍሊ ሕብረተሰብ ኮይኑ ብፍላይ ንደቂ ኣንስትዮ ትኩረት ዝህብ እዩ። ርእሰ ሊቃነ ጳጳሳት ብዛዕባ ሕግታት ስራሕ ትምህርቲ ኣብ ማሕበራውን ፖለቲካውን ሓላፍነታት ብዝምልከት ንውሑዳን ክፍሊ ሕብረተሰብ ዝጠቅም ጭቡጥ ውሳኔታት ይፅውዑ ምእንቲ ብሓቂ ክስማዐን ዋጋ ክወሃቦምን። ቀፂሎም ሓሙሽተ መትከላት ማሕበራዊ ትምህርቲ ቤተ ክርስትያን የነፅሩ። እቲ ቀዳማይ ናይ ሓባር ረብሓ ኮይኑ እዚ ድማ ኣብ ነፍሲ ወከፍ ሰብ ኣፍልጦ ዝወሃቦ ክብሪ ማሕበራዊ መግለፂ እንክብሉ የብርህዎ። ምድንፋዕ ሓበራዊ ጥቕሚ ካብ ምኽባር መሰል ህላወ ህዝብታት ናይ ገዛ ርእሶም መንነት ምዕቃብን ፍሉይ ባሕርያቶም ኣብ ስድራ ቤት ኣሕዛብ ኣበርክቶ ፈፂሙ ክፍለ ከም ዘይክእል ኣፅኒዖም የረጋግፁ። ስለዚ ንሓደ ህዝቢ ንምውጋድ ወይ ንምግዛእ ዝግበር ዝኾነ ይኹን ፈተነ ወይ መደብ ከቢድ ኢት ስነ ምግባራዊ ስለ ዝኾነ ተቐባልነት የብሉን ይብሉ። ቀፂሎም ነቲ ካልኣይ መትከል ኣድማሳዊ ማዕለቢ ኣቑሑት የለል እዩ። ኣብዚ እዋን እዚ ከምኡውን ኣብ ካልእ ክፋላት ናይቲ ዓወድ መልእኽቲ እደ ጥበብ ኣብ ኢድ ውሑዳት ሰባት ጥራይ ከም ዘይውህለል ምረግጋፅ የድል እንተዘይኮይኑ ኣብ መንጎ እቶም ካብ ስነ ኣሕዛዊ ሰውራ ዘለውን ዝተገለሉን ክፍተት ይሰፍሕ። እቲ ሳልሳይ መትከል ትሕቲ ቅርፂ ሰብኣውነት ናይ ሓበራዊ ሓላፍነት ንምድጋፍ ዝኾነ ዓይነት ኣቦኣዊ ወይ ኣብ ናይ ናብዮት ዝተመርኮዘ ማሕደራ ሕብረተሰባዊ ህወት ክስዕር ይጠልብ። ምትሕግጋዝ እቲ ራብዓይ መትከል ክልቲኡ መትከልን ሰናይ ባሕሪ ምዃኑ ብምምልካት ንዘይ ምግዳስ ዝቃወምን ንሰባትን መጻኢ ወለዶታትን ኣብ ግምት ዘእተዎም ምዃኑ ይሕብሩ። ማሕበራዊ ፍትሒ ሓምሳይ መትከል ማሕበራዊ ትምህርቲ ቤተ ክርስትያን እዩ። ኣብዚ ስነ ኣሃዛዊ ዘመን ማሕበራዊ ፍትሒ ንኩሉ ሰብ ፍትሓዊ ተበፃሕነት ዕድላት መረጋጋፅ ኣዝዮም ተቃላዕቲ ዝኾኑ ምሕላው ቅልጣፈን ጉጉይ ሓበሬታን ምቅላስን ኣጠቃቅማ እደ ጥበባት ኣብ ትሕቲ ቁፅፅር ህዝቢ ምእታውን ይጠልብ። እቲ መሪሕ መትከል መክሰብ ብጥራሕ ዘይኮነስ ክብሪ ነፍሲ ወከፍ ሰብን ሓበራዊ ረብሓ ኩሉ ህዝብን ክኸውን ኣለዎ። ንስደተኛታት ዕቁባ ሓተቲ ተመዛበልቲ ንማሕበራዊ ፍትሒ ናይ ሓደ ነገር ሓቅነት ወይ ክቡር ዋጋ ዝውስን ንፅል ናይ መወዳእታ ፈተና እንክብሉ ይገልፁ። እዚ ሕብረተሰብ ንስደተኛታት ዝሕዘሉ መገዲ ፍትሒ ዝስምዖ ስምዒት ብፍርሒ ወይ ብመንፈስ ሕውነት ዝምራሕ እንተኮይኑ ዘርኢ እዩ። ስለዚ ሕብረተሰብ ነቶም ክወፁ እተገደዱ ቅኑዕ ተስፋታት ክዕቅቦም ድሕንነትን ሕጋውን መገድታት ምዕሩግ ኣቀባብላ ከምኡውን ናይ ሓቂ ናይ ውህደት መገድታት ብምርግጋፅ ኣብ ሃገሮም ብሰላምን ድሕንነትን ናይ ምንባር መሰል ከተባብዑ ሱር ምኽንያታት ስደት ብምፍታሕ። እዞም ሓሙሽተ መትከላት ኣብ ሕብረተሰብ ጥራይ ዘይኮነስ ኣብታ ናይ ሕልና ምርመራ ክትፍፅም ዝተፀዋዕት ቤተ ክርስትያን በዓላ እውን ክትግበሩ ይግባእ ይብሉ። ነዚ መፍትሒ ምንባር ናይ ቤተ ክርስትያን ዝምድናታትን ማሕውራትን ካብዚ ዘይምዕርዩነት ስእነት ግልፅነትን ብዘይግቡእ ስልጣን ምጥቃምን ዝፈጥር ምዝባዕ ምፅራይ ይፅውዑ። እዚ ማለት ነቶም ጉዳያት መንፈሳዊ ቁጠባዊ ትካላዊ ፆታውን ስልጣን መሰረት ዝገበረን ግህሰት ከምኡውን ግህሰት ሕልና ምስማዕ ማለት እዩ። እዚ መርመራ እዚ ዘይነፃፀል ኣካል ናይቲ ናብ ፍትሒ ዝወስድ ጉዕዞ ኮይኑ ነቲ ዝበፅሐ ጉድኣት ኣፍልጦ መሃብ ፍትሓዊ ካሕሳን ዳግማይ ከይፍፀም ስጉምትታት ምውሳድን ዘጠቃልል እዩ። ሳልሳይ ምዕራፍ እደ ጥበብን ዕብለላን ዕብየት ሰብኣውነት ብመንፅር መብፅዓ ታት ሰብ ሰርሖ ኣስተውዕሎ ንሰብ ሰርሖ ኣስተውዕሎ ብጥንቃቐ ምቕራብ ከም ዘድሊ የጉልሕ። ብዛዕባ እቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ድሮ ዝኾነንዎ ስርዓት ምልኪ እደ ጥበባዊ ንድፊ ከምኡውን ነፍሲ ወከፍ ምርጫ ስሉጥነትን ማክሰብን ብምልካዕ ጥራይ ክውሰን ዝሓትት ምዃኑ የጠንቅቁ። በንጻሩ ካደኣስ እቲ ዝሓየለ እደ ጥበብ ግድን እቲ ዝበለፀ ኣይኮነን። ሰብ ሰርሖ ኣስተውዕሎ ነቲ ክቐድሖን ክመስሎን ዝኽእል እኳ እንተኾነ ስነ ምግባራዊ ሕልና ድንጋፀ ወይ ስምዒታዊ ርክብ ወይ መንፈሳዊ ክእለት የብሉን። ኣብ ኩሉ ደረጃታት መስርሕ ምዕባለ ብዛዕባ ሓላፍነትን ተሓታትነትን ግልፂ ክኸውን ይሓቱ። ኣብ ግቡእ መምርሕታትን ሕጋዊ ኣሰራርሓታትን ናይ ምቁፅፃር ከምኡውን ትምህርቲ ተጠቀምቲ ብምትኳር እዩ። ልዕሊ ኩሉ ድማ ምስ ሓበራዊ መዐቀንታት ማሕበራዊ ፍትሒ ዝሰማማዕ ስነ ምግባራዊ መለለዩ ክህሉ ፃውዒት የቕርቡ። ከመይሲ እቲ ስነ ምግባር ብውሑዳት እንተተወሲኑ ዝያዳ ስነ ምግባራዊ ሰብ ሰርሖ ኣስተውዕሎ እኹል ኣይኮነን። ኣስዕብ ኣቢሎም እውን እቲ ሓደስቲ እደ ጥበባት ዘምፅእዎ ኣከባብያዊ ፅልዋ ኣሸሽ ክበሃል የብሉን። ከመይሲ ብዙሕ ፅዓትን ማይን ስለ ዝሓትት ንፍጥረት ይፀልዎ። ሰብ ሰርሖ ኣስተውዕሎ ካብ ኣተሓሳስባ ወተሃደራዊ ቁጠባውን ኣእምራውን ውድድር ሓራን ምውፃእ ኣፅዋር ክፈትሕ ኣለዎ ይብሉ። ኣፅዋር ምፍታሕ ማለት እደ ጥበብ ምንፀግ ማለት ዘይኮነስ ንደቂ ሰባት ከይዕብልል ምክልኻል ማለት እዩ። ንጋስጋስ ከም መበዳሕደር ደቂ ሰባት ዝትርጉሙ ስግሪ ሰብኣውነትን ድሕረ ሰብኣውነትን ዝምልከት ነቐፈታ ሰብ سفيح بطا يهب يقداس درودنات كو غرزلوو قد لا تزاكونس قواماوي شنخ نايتي سب او نتسب مخنياتو ابتنك افن وسنن ايو زمدنان كفوتنتنن املاخن نخالعوتن زبسل سب او نت درودنات نحان لو زاكونس مبزحت يو قزي بو او عبيلو زعنبب مخانو كنذكر يقبع يبلو نسب او درودنتن موقعد ادت باباوي مهزوتات مسعب سنصب ندحري زمالس مخانو يقالت ودسب مخلو عبيتون قصلون كتكا اواي كحلف يبلون ادت باب نسقايدة قصب كفكوسعون حدستي اقات امتات كخفتن يخل ايو كوينو جنع نتي ركبن فقرن ناي مركب كالتنا زخونة بحري دا قصب كخحدو يبلون رسالي كان باباسات كمزقالت غو اتنا حكي اماراتي اب منغو وعوع سمعتن فرخان زيكونس اب منغو خلت تمقد تات معبالة ايو نول كسباتن حزبتاتن زقال قل عبيت ويكعا نتحساس سبع سلطان زقز عام عبيت ابراب عاي معرف محلو سبع اونت ابوان اللوتي حقي سراح ناتس انت طب حكست مركوسة سنم هدارا وركب كهلو يتوعو تحستو بخمي كم زمرات اقلوس انت كهلو والكعو مرداتا كحلو اب سنمقوتن مرققات مزتمسرت عطب قزيت اينا انت اب قبوون وسانن اتقاق ما سنة احزو مقابرياتات حدش نقعات كهلو كم اون زتفلاليو عينتات فلتات كوها حد يلابو بيتا كريستيان بفلاي اب قداي بدلن قصتن قلوصنتن كان عنان ركب كتحز اللوا كم اون داقمايت مرتاو محزنت كقبر يتوعو ما انتي اتي حتوتا تناي محتات دليت ابمان اسيات بفتسومات مقابريا كايت اف نحساب دك سبات زيت اكام كم زمسل انبعار ابايت تمهرتي سبات حق اخداليون كفاتوون زمحارو لبوتاتات مخوانوم داقماي اقال بخوها بو يتوعو ابتي بسنا احزاوي مسقار زوكال رابعاي اندوستريعوي صورار سليكان باباسات اب افز عاصمة تراي زيكونس اب السب زماء كلا سرعاتات بمحنصات كبري سرح محلا وقداس مخانو يقول حقتي حدستي اقبابات سراحة قدن زحاشة ايكونن يبلو سب سرحو استوعلو الاتاو عمامات بموساد افراينت كعبي كعال كعطو انكلو بتدقاقا مقن سراحتيناتات مسك التعفن تقلبات المقابرياتات كلامدو يقددم ابكند مقابرياتات نتوم زسرحو نمدقاف زتدالو مخانو مستوعال ادت ببرقت ندق سبات كابتصور وي تدقاقا مي عماماتنا تقخون يخل ايو انتخونقن بسم مقدال وزع إتاعتن موساخ مقصبن ناب شغلات البنات كبتصح يبلون مسزي بزملكات ناي عيو الدبات كحدسو زلوهم تسفى يقلتسو كاتسلوهم كاب حفشاوي وشت أو فريات حليفو كما معك أن درجة معبالة حانتحاقر منكاي حانتحاقر مخاد أطلاينات يستبهلو أبكندقو أب كبر الصراح حبرعو معبالة منكاي زي معريوناتن حلوة كبابن زتكورة إيو فاينانس أب معبالة مفتارن فلكاتن سراحة كتاكور اللوو يبلو عصر رساليك أنا باباسات كدوس باولو الشارشاي بمسعب اتي عوالي مال اختي ابي منغو سلامن معبال نزلو حد حداو تمارا خواسنت يقول لح معبالة صفيحن نخلو زحاق وفن زلاقن مزخاون تراي نسلام عبر كتوصل زقبر بفلاي دمانتن عزيان تقالعات هقراتن قجلتاتن زتاكمنا يحبار ملاتات كقلت زخقل اهقراو متحببار يتوع ابي منغو سبعين سبعين ابزلو تنو حدنت تمسرت بمخانو بمقلات قدا صدرابيت يدقفو صدرابيت كأند محبراو السناي كمؤون مسرتاون متكعتا زيبلون وحيو ناي نفس وكف محبرة سب ودب إيا أزدما نتي حبرات سب مزاقي نمحنات زلوو كلت نمعقاب رقعتن سب أو متعررين زدقف ناي سرحتيناتات سرحتاتن كولاي كدقف اللوو قدسيلوم بزعبا سب أو حرمنات زقلت فرانقر أبتي إلترونيكاوي مدرخات نتتقمتي قزي نمحازن تقال عنتم نممزما زين تبحيلو التدال وموا الايجالتو نوشتاو حرمت نفسو كفسب مدلدال ادلاي مخانو دقيمام يقلعو ابرس ازدما كاب جملاو كاب مردعتان اتقاقما كامراو معريت سرعاتات زفتر حدقا محبراوي مكوتصار يقتم مسنادن مقماتن ممراحن بحريات اب لعلي اتم تقالعاتي ادلوان مفتسام حدقا زأتو حدش ملك حيلي ايو يبلو بفلاي نتزر اتراي زقل لحن رئي توتات زق الرتن سنهنت اتريونات ينقفو سبسرحو استوعلو كم نايتوم نقدت باب زادليو بركي مريتاو بعتاتات اب موتا زسرحو ዝበፅሑ በሰላ ዘለዎም ዝተጎድኡን ዝደኸሙን ኣካላት ዝኣመሰሉ ሓደስቲ ዓይነታት ባርነት እውን ይፈጥር። ስለዚ ኣብ ስነ ኣሕዛዊ ለውጢ ካልእ ወሳኒ ፈተና ስነ ምግባራዊ ሞማያ ሓደስቲ መልክዓት ባርነት ምቅላስ ኣገዳሲ ምዃኑ ይድግፉ። ቤተ ክርስቲያን ንኩሉ ዓይነት ባርነትን ዘይሕጋዊ ምስግጋርን ንግዲ ደቂ ሰባትን ብፅኑዑ ትኹንን ብምባል ኣስሚሮም ግብሮም መልሲ ዘይመሃብ ወይ ከቢድ ምግሓዝ ክብሪ ደቂ ሰባት ምፅዋር ማለት ተሓባበርቲ ምዃን ማለት ምዃኑ የጉልሑ። ማዕረ ማዕርዩ ድማ ቤተ ክርስቲያን ኣብ ዝሓለፈ እዋን መዓት ባርነት ዝኹንን ዝነበረ ምድንጓይ ብቐንዕና የቕሬታ ይሓቱ። እቲ ዓወድ መልእኽቲ ነቲ ቁጠባዊ ስነ ስርትኖ መምራሕ ዝውዕል ኣገዳሲ ሓበሬታ ንኣብነት ብዛዕባ ጥዕናን ብዝሒ ህዝቢ እውን የመልክት። ነዚ ድማ ንውልቃዊ ህወት ናብ ዝምዝምዝ ሓበሬታ ዝቕይር ሓድሽ ገጽ መግዛእቲ ይብሎ። ነቲ ስነ ኣሕዛዊ ሃዋሁ ናይ ምዝመዛ ቦታ ይገብሮ። ኣብ ሓምሻይ ማዕራፍ ባህሊ ስልጣንን ስልጣነ ፍቕርን ስነ ምግባራዊ ኣገባብ ክህሉ ይፅውዑ። እዚ እንተዘይኮይኑ ብዛዕባ ህወትን ሞትን ሰባት ዝወሃብ ውሳነታት ብሰንኪ ኣጠቃቅማ ሓይሊ ከም ቅፅበታውን ተግባራውን ኣማራፂ ዝቁፀር ስብ እና ዘይብሉ ክኸውን እዩ። ኣብሱር ናይዚ ኩሉ ንውግእ ንቡር ዝገብርን ከም መጋበርያ ኣህጉራዊ ፖለቲካ ዝሕድስን ዳግመ ዕጥቂ ዝድግፍን ባህሊ ስልጣን እዩ። ሎሚ ርእቶ ህዝቢ ብውልትውና ትረኻታት ረኸበ ብዙሓን ከምኡውን ብዘሰከፍ ምጥፋእ ታሪካዊ ዝቕሪ ተሸኪሙ ከም ዘሎን እዚ ድማ ንሰባት ነዊሕ ራእይ ከም ዘይብሎም ይገብሮም ምህላው ይዛረቡ። ከም ሳዕቤኑ ድማ ሎሚ ሰላም ከም ዕማም ዘይኮነስ ኣብ መንጎ ግጭታት ከም ዘሎ ጌርካ እዩ ዝረአ። ስለዚ ድማ ነቲ ሕጋዊ ናይ ምክልኻል መሰል ብጥብቂ መገዲ እናሓለወ ክልሲ ሓሳብ ፍትሓውግ ክሰዓር ከም ዘለዎ ኣብ ክንዲኡስ ምይይጥን ስነሜላዊ ክልኣዊ ርክብን ይቕረ ምባልን ክሰፍሐ ከም ዘሎ ዘለዎ ደጊሞም ይገልጹ። ብዛዕባ ዕቤት ኢንዳስትሪ ኣፅዋር ቅድድም ኒኩሌሳዊ ኣፅዋር ከምኡውን ከም ምንጭ ሓይልን መክሰብን ገይሮም ግጭታት ንመቐፃል ዝፅዕሩ ሓደስቲ ዕጡቃት ተዋሳእቲ እንኮላይ ጉጅለታት ጂሃዳውያን ንቐፈታ የቕርቡ። ምስ ሰብ ስርሖ ኣስተውዕሎ እተተሓሓዘ ኣፅዋር ምጥቃም ከይህሉ እውን የጠንቅቁ። ከመይሲ ንውግእ ብስነ ምግባራዊ መራይ ተቐባልነት ዘለዎ ክገብሮ ዝኽእል ስነ ቀመራዊ ማዕሪት የልቦም። ሰብ ሰርሖ ኣስተውዕሎ ነቲ ውሽጣዊ ኢሰብኣውነት ግጭት ኣይርግሶን እዩ። ብቕልጡፍ ግጭት ከምፅእን ዝያዳ ውልቃዊ ከም ዘይኮነ ክገብሮን ይኽእል እዩ። እዚ ድማ ዓመፅ ናይ ምጥቃም ድርኩኺት ብምንካይ ንምክልኻል ናብ ስግኣት ከም ዝቕይሮ በዚ ከምዚ ድማ ግዳያት ናብ ሓበሬታን ቁፅርታትን ይንክዮ። በዚ ከምዚ ዓመፅ ዘይተርፍ ምዃኑን ምምሕያሽ ጥራይ ከም ዘድልዮን ንዝብል ሓሳብ ክለምዶ ይድረኽ። ኣብ ኣህጉራዊ ደረጃ ኣብ ብሕታዊ ሓላፍነትን ዕቑባ ሰላማውያን ሰባትን እተመስረተ ፅኑዕ ስነ ምግባራዊ ደረት ክግበር ተማሕፂኖም ገጽ ደቂ ሰብ ከይረአዩ መጥቃዕትታት ዘቀላጥፉ ዝኾነ ይኹን እደ ጥበብ ነቲ ስነ ምግባራዊ ድርኩኺት ግጭት ይንክዮ። ባህላዊ ስልጣን እውን ካብቲ ናይ ብዝሓ ጎናውነት ቅልውላው ከምኡ እውን ኣብ ምምፃእ ስርዓት ኣልቦነት ዝመልኦን ግጭትን ዝፈጥሮ ብዝሓ ጎናውነት ካብ ዘይምትእምማን ዝተመልአ ስምዒት ዝምንጭው እዩ። ግዛተ ሕጊ ብሕጊ ሓያላን ተተኪኡ እቲ ናይ ስልጣን ርትዓዊ ኣተሓሳስባ ኣብ ልዕሊ ህንፀት ሰላም ከም ዝዕብልልን ሓበራዊ ዕድል ህዝብታት ንምሕላው እተመስረተ ትካላትን ከም ዝደኸመ ይገልጹ። በዚ መዳይ ዝርእ ሰሊቃን ጳጳሳት ነቲ ሕጂ ዘሎ ቅልውላው ክብርታት ሰጊሩ ንሓበራዊ ረብሓ ዝድግፍ ዓሚቑ ፅገናታት ሕቡራት ሃገራት ተስፋ ኣለዎም። እቲ ሓበራዊ ምዕዳን ሎሚ ዝተሓናፈፀ ውግኣት ኣብ ቁጠባዊ ፋይናንሳውን ምምሕዳርን ግብራውነትን ይካየደ ከም ዘሎን ንፍርሒ ሰባት ዝምግቡ ናይ ሓሶት ሓበሬታን ጎስጓሳትን ንርእቶ ህዝቢ ንምትዕፅፃፍ ዝጥቀምሉ ብምዃኑ ወሳኽ ወተሃደራዊ ፀዓይታት ንዘይተረጋገፀ መጻኢ ከም እንኮም መልሲ ጌርካ እዩ ዝረአ። እዚ ኩሉ ግና ናይ ሓሶት ክውንነት ጥራይ እዩ። ኣብ ሕልናን ባህልታትን ሰባት ናብ ዘይተረፈ ኩናት ምልቃቅ ዝዘርእን ንሰላም ከም ኢጦብያ ዝገልፅን ሓላፍነት ዘይስምዖ ጭቡጥ ፖለቲካ ገለስ ሰባት ዕጥቃዊ ውግእ ከም ኣድማዓ መገዲ ኣቃልቦ ካብ ዘቤታዊ ፀገማት ንምዝንባልን ንፀገማት ንምምሕዳር ዝሕግዝ ናይ ምጥርጣር መሳርሕን ክቆፅርዎ ዝኽእሉ ተኽእሎ ከም ዘሎ ይሕብር። ክርስቲያን ስልጣን ፍቅሪ በመክናጽን ስነመጎት ኃይልን መመጋብ ወይ ሰላም ንመሐላው በመምራጽን ንትባህል ስልጣን ምላሽ ገህቡ ይጽውዑ ንዝኽሪ ቅዱሳን ይዝክሩ ጻድቃናትን ብዙሕ ጊዜ ዝርሳዕ ኣገበርቲ ሰላምን ጸጋ ብስሕር ንግርጭት ከም ዘየወግድ ኣብ ክንድኡስ ንጡፍ ተቃውሞ ንኽፍኣትን ኣብ ስናይ ምግባር ዘገርም ፈጠራን ከም ዘነቃቅሕ የርእዩና ሓሙሽተ ናይ ሓላፍነት መገድታት ድማ የመልክቱ እዚኦም ድማ ሓቂ ብምዝራብ ቃላት ምፍታሕ ኣብ ፍትሒ ሰላም ምኽናፅ መርገፂ ምውሳድ ኣረኣእያ ግዳት ምቕባል ምኽንያቱ ገለልተይና ምዃን ዘይፈትሓዊ እዩ ዝብል ግርጭታት ስለ ዘሎ ብቓላት ጥራይ ዘይኮንስ ብተግባራት ተግባራዊ ዝኾነ መገድታት ሰላም ዝደሊ ጥዑይ ክውንነት ምኽስኳስ ኣብ መወዳእታ ካብ ባህሊ ስልጣነ ናብ ባሕሪ ዘተ ብምስጋር ዳግም ምጅማር ዘተ ጐሊሑ ይቐርብ ከምኡ እውን ውሳኒ ኣገዳስነት ዘለዎ ኣብ መንጎ ሃይማኖታት ዝግበር ዘተ እዩ ተሰከምቲ መልእኽቲ ሰላም ምዃን እቶም ስም ኣምላኽ ተጠቂሞም ንሽበራ ዓመፅ ወይ ውግእ ሕጋውነት ዝህቡ ብስም ሃይማኖት ምቅላስ ማለት ንባዕሉ ሃይማኖት ምጥቃዕ ማለት ስለ ዝኾነ ነቲ ሓቀይና ባህርያቱ ይጠልሙ እንክብሉ ይፅሕፉ ስነ ሜላዊ ክሊ ኣወርክብ በቅድስቲ ምንባር ንናይ ምሕራት መትከል ወንጌል ከም ጭቡጥ መዓቀን ፖለቲካዊ ስጉምቲ ከም ዝቕበል ይሕብሩ ካብዚ ድማ ሰላም ልዕሊ ኩሉ ካብ እግዚኣብሔር ስለ ዝመፅእ ንጸሎት ዝግበር ምዕዳን እዩ ኣብ ማደምደምታ ናይቲ ናይ መጀመርታ ዓወድ መልእኽቶም ምእመናን ኣብዚ ሓድሽ ዘመነ ዕደ ጥበብ ብመንፅር ወንጌል ክጓዓዙ ይዕድሙ እዚ ድማ ልዙብ ግን ከዓ ጠረብ ዝሓትት መደብ ክርስትያናዊ ህወት ይስዕብ ኣብ ዘመነ ሰብ ስርሖ ኣስተውዕሎ እውን እግዚኣብሄር ማሕደሪኡ ዝገበረሉ ዕቤት ሰብኣውነት ክንምስክር ንኽእል ኢና እንክብሉ ዓዋዲ መልእኽቶም ይዛዝሙ
1: እዛ ሓዳስ ናይ ርእሰ ሊቃነ ጳጳሳት ልዮን መበል 14 ግሩም ሰብኣውነት ዘርእስተ ዓዋዲት መልእኽቲ ቤተ ክርስትያን ነቲ ሰብ ዝሰርሖ ኣስተውዕሎት ዘምፅኦ ብድሆታት ምላሽ ከም እትህብ ገይሮም ኣቕሪቦምዋ ይርከቡ ሰብ ዝሰርሖ ኣስተውዕሎት ካብ ርትዓዊ ዘይኮነ ምቁፅጻርን ምግላልን ውግእን ናጻ ክኸውን ኣጽዋሩ ከራግፍን ጻውዒት ኣቕሪቦም ምስታ ሓደስቲ ነገራት ዘርእስታ ዓዋዲት መልእኽቲ ብምምስሳል ዓለምለኻዊ ማሕበረሰብ ነዚ ሓድሽ ተኽእሎ ዝኾነ ቴክኖሎጂያዊ ምዕባለ ንሰብኣዊ ክብርን ሓድነትን ሓባራዊ ጥቕምን ኣብ ምግልጋል ከውዕሎ ድማ ተማሕጺኖም ነዛ ግሩም ሰብኣውነት ዘርእስታ ናይ መጀመርታ ዓዋዲት መልእኽቶም ንምቕራብ ኣብ ዝተኻየደ ስርዓተ ምርቓ ብዛዕባ ምቁፅጻርን ምግላልን ናይቲ ውግእ ዘስፋሕፍሕ ቴክኖሎጂያዊ ምዕባለታት ኣጠንቂቖም ርእሰ ሊቃነ ጳጳሳት ልዮን ትማልሶኒ ዕለት 26 ግንቦት ኣብ ናይ ጉባኤ ኣዳራሽ ሲኖዶስ ምስ ላዕለዎት ሰበ ስልጣን ቤተ ክርስትያንን ተወከልቲ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበርን ተጋቢኦም ነዛ ሓዳስ ዓዋዲት መልእኽቲ ንምቕራብ ኣብ ዘካፈልዎ ሓሳባት ነቲ ሕጂ ዘሎ ቴክኖሎጂያዊ ሰውራ ምስቲ ርእሰ ሊቃነ ጳጳሳት ልዮን መበል 13 ኣብ እዋን ኢንዱስትርያዊ ሰውራ ዘጋጠመ ናዕቢ ዝብድህ ታሪኻዊ ነጥበ መቐይሮ ክብሉ ዝገለጽዎ ብምምስሳል ሰፊሕ መግለጺ ኣካፈሉ ሰብ ዝሰርሖ ኣስተውዕሎት ድሮ ንብዙሕ መዳያት ህይወትና ይትንክፍን ንሰብኣዊ ሓባራዊ ናብራና ዝቐርጽን ውሳኔታት ብምግባር ይጸልወሎ በሉ ልዕሊ ኩሉ ድማ ይብሉ ውግእ ብኸመይ ከም ዝካየድ ዘሎ ኣጸቢቑ መንገድታት ይቕይራሎ ክብሉ እውን ኣጠንቀቑ ምስታ ርእሰ ሊቃነ ጳጳሳት ልዮን መበል 13 ኣብ 1891 ዓመተ ምህረት ዘዳለውዋ ታሪኻዊ ዓዋዲት መልእኽቲ ሓደስቲ ነገራት ዘርእስታ ብቐጥታ ብምምስሳል ሎሚ ቤተ ክርስትያን እውን ብተመሳሳሊ መንገዲ ነዚ ኣብ ዘመንና ተራእዩ ዘሎ ሓደስቲ ነገራት ናይ ዝመዋእል ብብርሃን ወንጌልን ብኽብሪ ደቂ ሰብን ክትርጉም ተጸዊዓ ከም ዘላ ገለጹ ግሩም ሰብኣውነት ንተመራመርቲ ስነ ፍልጠት ንመሃንድሳት ንመምህራን ንፖለቲከይናታት ንመራሕትን ከምኡ ውን ንስድራ ቤታት ነቶም ብዛዕባ መጻኢ መንሰያት ዝጭነቑ ስድራ ቤታት ብሰፊሑ ብምስማዕ ከም ዝመጸት ገለጹ እዚ ከምዚ ኢሉ እንከሎ ኣብ ዘይፍትሓውን ናይ ጽልእን ሓበሬታ ተመርኪሱ ክንክን ጥዕናን ስራሕን ድሕንነትን ክኽልክል ዝኽእል ብባዕሉ ዝሰርሕን ዝመሓደርን ኣጽዋርን ቀመራዊ ምዕሪትን ኣዝዩ ዘጨንቕ ድምፂ ከም ዘስምዕ ዘሎ ገለጹ ካብዚ መስርሕ ሜመያዚ ኣብዛ ዓዋዲት መልእኽቲ ብንጹር ተገሊጹ ከም ዘሎ ሰብ ዝሰርሖ ኣስተውዕሎት ኣጽዋሩ ከራግፍ ኣለዎ ዝብል እምነት ከም ዝስዕብ ገለጹ ርዝነት እዚ ሓረ ግዚ ኣፍልጦ ብምሃብ ርዝነት ናይዚ ዘመን እዚ ሕልና ንምንቕቓሕን ንደቂ ሰብ ንቕድሚት ዝወስድ መንገድታት ንምሕባርን ዘኽእል ቃላት ከም ዝሓትት ኣትሪሮም ኣተሓሳሰቡ ነቲ ቤተ ክርስትያን ንምርጋፍ ኒኮሎሳዊ ኣጽዋር ብቐጻሊ ንነዊሕ እዋን ዝገበረቶ ደገፍ ብምዝካር ነፍሲ ወከፍ ዓብዪ ቴክኖሎጂያዊ ሓይሊ ብስነ ምግባራዊ ምስትውዓልን ህዝባዊ ተሓታትነትን ክትሓዝ ከም ዘለዎ ተላበው ብተመሳሳሊ ሰብ ዝሰርሖ ኣስተውዕሎት ሕጂ ኣጽዋሩ ከራግፍ ይሕተታሎ ካብቲ ናብ መሳርሒ ምቁፅጻርን መግዛእትን ምግላል ወይ ሞት ዝቕይሮ ዘሎ ዘይርትዓውያ ተሓሳስባ ነጻ ክኸውን ኣለዎ በሉ نتي قدوس هواريا باولوس نقحو النابل زهابو محسن تاب متكاس دما تكنولوجي نسنا مقباراو نقحات دك سب أبزد داخمان لو زلو اوان سلام نبعلو أبحاد قاي ودق كم زلو أتنكيقوم عب قدم دك سب زلو عمام نحاد حاد قنيا زخونا تكنولوجي مكوصة عارت راي زي كونس بحاوار فتحو مسعين مهناس مخانو ون أقولي حوميوم بزعباتي أب بيرو ميسيوناو خوينوم زغل قلولو عمتاتن كستنتنو نتي أب كل التشحن عصر تشوعاتن عمت مهرت بزقات أما برتوع زنامن معلق لاق ماين زس عبو عنوات بمذكر داقم هنسات أكلاوي هنساتات كام محداسن لعلي كام زد تقالل نزد ما أباو كام تموكور وقلزو ما أسر حاد النت مسقان نمت إممان مملاسن أمس أي تسفى مسفانن مالت دم ما يبلو وسيخوم كا ولا حاد سبقوان بينو داقم كهنس زخيل يلبون كبلواتن قغو بدحر زر سليك أنا باباسات نابتي أب كدوس مصحف زر كب زانتا نبي نهمية مالت نما كاببيا إيروساليم اندقنا كهانس انكلو زمل كتم السالي بمتكاس نزم السالي زي نسنا مقباراوي هنسات ديجيتالاو موائل أر آيا كم زخوون غيرو مقربوه سبز سرحو استوعلو تكنيكاو معبالي نهيوات دك سب نمقلقال زسلت نلو أقباب عبوشتي محبرة سب نناي تاريخ هنسات بوتا كخوون مصزر كبيو دما بلو نتير سليك أنا باباسات كدوس باولو شادشايز بلوو حق اينا معبالي ننفس وكف سبعاوي أكالن نبملو سبعاو النتن كم زملكات زقلس تمهرتي بمتكاس ولا حدا سبكوا كاب ديجيتالاو لوطي كوغد كم زي بلون دك سب كان ناب درج جافري عمنت ناب نايفلتات مسرحات وي ناب تراس ندات كوردو كم زي بلوم عطري روم مسكرو اتي ود سب اوشتو زخونو اكالنت وي بغزار اسو حدا ماشين كتكو وي كعقتو زي كل نصانتن وشتاو بحرين ناي فقرن املخون صوعا اللو بلو ام منغو احزابن تكالاتن ادالو تز تكنولوجين اتوم بتكنولوجاو سرعات ازيو متصلو سباتن متحببارك قبرون صاوعي تقريبهم ام مدمدمتا بيتا خريستيان اب عالم لخاوي زررب بزعبا سب زسرحو استوعلوت بتحتنان بقلوص انتن ابركتو ختقبر كم زلوا دقيمهم ارقاقصو زد ما تكنيكاوي كئلت بمهاب تراي زي كونس اب كبرتن حلنان املاخ كفوتات اب مخوان التمسرته رأي سبعاوي اكالنت بمحلاويو نخلوم سبات سب ايدة طبب تسفاك خونو صاوعيت بمقراب نآمنت خونين زي آمنتي زيادة سبعاون حونتاون حبرت سبن مهناس بحبار كعيو تمحصنو ازو تبقصو زي نتاب زعبا عبيتتي نتحوتات العل زبل عبي املاخ التزمر كدست دنجل ماريان بحدر بموفاي اتي برئساليك انا باباسات كدوس يوحنس باولوس شارشاين برئساليك انا باباسات كدوس يوحنس باولوس داقماون التمنيو سلطاني فقري عب تاريخ ببسلات كغزل صليوم
0: كبراتنا كبران سمعتنا سلام كتتعلكم نمسكن ناي لومي مدى بفنوانا ابزي الزازم ابنيت بح مدى بفنوك سابن الراخب بدحان سلام تنحو يتبارك يسوس كريستوس لوليتور يسوس كريستوس.

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 27 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ ቅድስቲ መንበር ሃዋርያ ውሉእ ኣብ ሃገረ ጋና ንብፁዕ ሊቀ ጳጳሳት ጁልየን ካቦረን ንርእሰ ብሔር ሃገረ እስጳኛ ፔድሮ ሳንቼዝ ፔሬዝ ካስቴዮንን ሰዓብቱን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ርእሰ ሊቃነ ጳጳሳት ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣስተምህሮ ከም ዘካፈሉን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 27 ግንቦት መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ርእሰ ሊቃነ ጳጳሳት ትማል ምሸት ኣብ ካስትል ጋንዶልፎ ዝርከብ ጳጳሳዊ ህንፃ ንዝተረኽቡ ጋዜጠኛታት ዝሃብዎ መግለፂ ርእሰ ዓንቀጽ ዜና ቫቲካን ብዛዕባ ተሓዳስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘሰናደውዋ ቀዳመይቲ ዓዋዲት መልእኽቶም ኣብ ዝምልከት ርእሰ ሊቃነ ጳጳሳት ንኣባላት ሓጋጊ ቤት ምኽሪ ሕብረት ኤውሮጳ ተቐቢሎም ዘስምዕዎም መደረ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 27 ግንቦት 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ትምህርቲ ብዛዕባ እቲ ኣብ 1963 ዓመተ ምህረት ዝወፀ ጉባኤያዊ ቅዋም ካልኣይ ቫቲካን ብዛዕባ ስርዓተ ኣምልኾ ዝገልጽ ሰነድ ቅዱስ ጉባኤ ዝገብርዎ ዘለዉ ኣስተንትኖ ብምቕጻል ኣገዳስነት ሊጡርግያዊ ተሓድሶን ብዛዕባ እቲ ክዕቅቦ ዘለዎ ትርጉም ዘለዎ ትውፊትን ኣጉሊሖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ እተኻየደ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንስርዓተ ሊጡርግያ ምሕዳስ ቀጻሊ ዕቤት ንኽግበር ምፍቃድን ማለት ትውፊት እናዓቀበ ክንሱ ቤተ ክርስቲያን ክትዓቢ ሓድነት ክትረክብን ከምኡውን ተልኹኣ ንኽትቅጽልን ዘኽእላ እዩ ክብሉ ገሊጾም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዘካፍልዎ ዘለዉ ተኸታታሊ ትምህርተ ክርስቶስ ብምቕጻል ብዛዕባ እቲ ኣብ 1963 ዓመተ ምህረት ዝወፀ ጉባኤያዊ ቅዋም ብዛዕባ ስርዓተ ኣምልኾ ዝገልጽ ቅዱስ ጉባኤ ዘርእስቱ ሰነድ ኣስተንቲኖም። ቅዱስ ጉባኤ ኣብ ካልኣይ ጉባኤ ቫቲካን እተኣወጀ ናይ መጀመርታ ሰነድ እዩ ዝነበረ። ኣብ ስርዓተ ሊጡርግያ ድማ ኣገዳሲ ለውጥታትን ተሓድሶን ዘምጸአ ሰነድ እዩ። ንኣብነት ስርዓተ ኣምልኾ ብዝተፈላለዩ ቋንቋታት ክግበር ዘፍቀደን ምእመናን ብንጥፈት ክሳተፉ ዘተባብዕን ሰነድ እዩ። ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ኣስተምህሮ እቲ ኣብ ስርዓተ ኣምልኾ ንዘመናት ንስብከተ ወንጌል ዘንቀሳቕስ ሓይሊ እዩ ብምባል ድማ ኣጉልሑ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ ኣብታ ማእከላዊ እግዚኣብሔር እተሰምየት ዓዋዲት መልእኽቲ በዓል ጥዑም ዝኽሪ ርእሰ ሊቃነ ጳጳሳት ፒየስ መበል 12 ከምዝ ኽብሉ ጸሓፉ። ቤተ ክርስቲያን ብዘይጥርጥር ሕያው ዝኾነት ኣካል እያ። ከም ኣካል መጠን ድማ ኣብ ቅዱስ ስርዓተ ኣምልኾ ብዝምልከት እውን ትዓቢ፣ ትበስል፣ ትምዕብል፣ ትስልጥን ከምኡውን ምስቲ ግዜያዊ ድሌታትን ኩነታትን ድማ ትለማመድ። እዚ ኩሉ ግን ምልኣ ተሰረተ እምነታ ምስ እትዕቅብ ጥራይ እያ ይብሉ። ምሉእ ብምሉእ ምስ እዚ መሰረታዊ ስርዓት እዚ ብምስምማዕ ካልኣይ ጉባኤ ቫቲካን ኣብ መእተዊ ጉባኤያዊ ቅዋም ቅዱስ ጉባኤ ብፍላይ ተሓድሶን ዕቤትን ሊጡርግያ ንምክያድ ዘተኣማምን ምኽንያታት ኣፍልጦ ሂብዎ ይርከብ። እቲ ጉባኤ ንክርስትያናዊ ህይወት ምእመናን ንዓበየ ንኽኸይድ ብርታዐ ንምሃብ ምስ ግድነታት ግዜና ብዝሰማማዕ መንገዲ ምትዕርራያት ንምግባር ዘኽእል ተቋማት ኣብ መንጎ ኩሎም እቶም ብክርስቶስ ዝኣምኑ ድሕነት ከተባብዕ ዝኽእል ዝኾነ ይኹን ነገር ንምምዕባል ንመላእ ደቂ ሰብ ናብ ስድራ ቤት ቤተ ክርስቲያን ንምጽዋዕ ዝሕግዝ ዘበለ ንምድልዳል ከም ዝዓለመ እውን ይገልጽ። ኣብቲ እዋነቲ ኣብ ታሪኽ ቤተ ክርስቲያን ንዘመናት ንኣምላኽ ዘኽበረትሉን ንህዝበ ክርስቲያን እትቕድሰሉን ዝነበረት ስርዓታት ምሕዳስ ኣድላይ ምዃኑ ሓያል ስምዒት ነበረ። ሳላ ሊጡርግያዊ ምንቅስቓሳት እቲ ጸኒሑ ብርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ እተገልጸ ኣብ መንጎ ተሓድሶ ስርዓተ ሊጡርግያን መላእ ህይወት ቤተ ክርስቲያንን ኣዝዩ ጥቡቕን ህያውን ዝኾነ ምትእስሳር ኣሎ። ቤተ ክርስቲያን ኣብ ስርዓተ ኣምልኾ ተዓይ ጥራይ ዘይኮነትስ ኣብ ስርዓተ ሊጡርግያ ገዛ ርእሳ እያ እትገልጽ። ብሊጡርግያ ትነብር፣ ብሊጡርግያ ድማ ንህይወትን ብርታዕን ትረክብ። ምእመናን ናብቲ ብቅዱስ ሊጡርግያ ኣቢሉ ዝውሃብ ሃብታም ውህበታት ጸጋ ንኽረኽቡ ንምትብባዕ እዚ ጉባኤያዊ ቅዋም ቅዱስ ጉባኤ ብኣዝዩ ውፅኢታዊ ዝኾነ ሓረግ የቕርቦ። እዚ ትርጉም ዘለዎ ትውፊት ክዕቀብ ይከኣል እዩ። እንተኾነ ግን እዚ መንገዲ ንሕጋዊ ዝኾነ ምዕባለታት ክፉት ኮይኑ ክቕጽል ኣለዎ ብምባል ሓደ መምርሒ ይህብ። ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ኣብዚ ናይ ዚ ቅዋም ኣዋጅ እዚ ነቲ ናይ ተሓድሶ ውጥናት ኣበው እዚ ጉባኤ ኣብ መንጎቲ ኣቐዲሙ ዝነበረ ዓብዪ ሊጡርግያዊ ትውፊትን ምስቲ ናይ መጻእን ዘለዎ ሚዛን ኣጸቢቖም ስለ እተረድእዎ ትውፊትን ምዕብልናን መብዛሕትኡ ግዜ ብመሰረቱ ተጻረርቲ እዮም። ይኹን እምበር ብሓቂ ክልቲኡ ሓሳባት ተመላላ እዩ። ትውፊት ህያው ዝኾነ ክውንነት እዩ። ስለዚ ድማ ንባዕሉ መሰረታዊ ምዕባለ ናይ ቀጻልነት ዘካተተ እዩ። ስለዚ እዚ ፈለግ ናይ ትውፊት ነቲ ምንጩ ብባዕሉ ብምሓዝ ናብ ወጻኢ ገጹ ዝውሕዝ እዩ ከም ምባል እዩ ዝመስል። እቲ ዋዕላ ንሕጋውነት ናይ ዝምዕባለ እዚ ኣብ ሓቀኛ ትውፊት እተመስረተ ምዃኑ ይረጋግጽ። ኣብ ውሽጢ ሊጡርግያ እቲ ብመለኮታዊ መንገዲ እተመስረተ ዘይቀያየር ባእታታት ካብቲ ምስ ውሽጣዊ ባህሪ ስርዓተ ኣምልኾ ዘይሰማማዕ ዝኾነ ይኹን ነገር እንተ ተተንኪፉ ወይ ከዓ ንዓዑ ዘይበቕዑ እንተ ኾይኖም ምስ ግዜ ክቕየሩ ዝኽእሉ ባእታታት ይፈልዮም እዩ። ምእመናን ኣብቲ መሰረት እምነት ክርስትና ዝኾነ ምስጢር ፋሲካ ፍረ ብዘለዎ መንገዲ ምእንቲ ክሳተፉ ኣብ ዝሓለፈ ዘመናት ከምዚ ዝኣመሰለ ለውጥታት ብቐጻሊ ተገይሩ እዩ። ስለዚ ስርዓተ ኣምልኾ ቤተ ክርስቲያን ኣብ ባህርያዊ ቅርጺ ነፍሲ ወከፍ መዋእል ተመስሪቱ ጽልዋ ክገብረሎምን ክልውጦምን ዝኸኣለ። ስለዚ ሊጡርግያ ንዘመናት ዝኣክል ንስብከተ ወንጌል ዝድርኽ ሓይሊ ኾይኑ ጸኒሑሎ። ሎሚ እዚ ሓይሊ እዚ ምስቲ ሓቅን ህያውን ዝኾነ ትውፊት ካቶሊካዊት ቤተ ክርስቲያን ብቐጻሊ ክሕደስ ኣለዎ። እዚ ማለት ከዓ ንኣመንቲ ናብ ምልኣት ሓቂ ንምእታው ተባሂሉ እተዳለወ ብገላጺ ዝኾነ መንገዲ ብምስምማዕ ክሕደስ ኣለዎ። ስለዚ እዞም ኣበው ዚ ካልኣይ ጉባኤ ቫቲካን ነዚ ተሓድሶ እዚ ንሰናይ ቤተ ክርስቲያን ብሓቅን ብርግጽነትን ዝሓተቱ፣ እዚ ኣብ ዝኾነሉ እዋን ድማ ዝኾነ ይኹን ተቐባልነት ዝረኸበ ሓድሽ ኣገባብ ብገለ መንገዲ ካብቲ ድሮ ዝነበረ ኣገባብ ብተፈጥሮኣዊ መንገዲ ዝማዕበለ ክኸውን ኣለዎ ብምባል ክመሓየሽ ሓሳባቶም ዘካፈሉ። ንረብሓ መላእ ቤተ ክርስቲያን ነፍሲ ወከፍ ተሓድሶ ወትሩ ብጥንቃቐ ብስነ መለኮታውን ታሪኻውን ጉስነታውን ምርምር ክግበር ኣለዎ። በዚ መንገዲ እዚ ስልጣና ኣስተምህሮ ናይዚ ጉባኤ እዚ ኣብ መንጎ ምእመናን ምድንጋራት ክውገድ ይሓትት። ዝኾነ ይኹን ሰብ ኣብ ጉዳያት ስርዓተ ሊጡርግያ ዝኾነ ይኹን ነገር ብናይ ገዛ ርእሱ ተበግሶ ከይውስኽ፣ ከየጉድል ወይ ከይቅይር የጠንቅቕ። እቲ ኣብ ጉባኤያዊ ቅዋም ቅዱስ ጉባኤ እተላዕለ ምዕባለ ንናይ ቤተ ክርስቲያን ሕብረት ብዝኾነ ይኹን መንገዲ ኣይለማለምን እዩ። ኣብ ክንድኡስ ንምርግጋጽን ንምድንፋዕን ሓድነትን ሕብረትን እዩ ዝጽዕር። ስለዚ ንዅሎም እቶም ንስርዓታት መለኮታዊ ምስጢራት ከዳሉ ተጸውዑ፣ ብፍላይ ከዓ እቶም ኣብ ስርዓተ ሊጡርግያ ቅድምና ዘለዎም ኣገልግሎት ዝፍጽሙ ካህናት ኣብ ቅድሚዚ ዕቤት እዚ ትሕትና ከርእዩን ንቤተ ክርስቲያን ልባዊ ተኣማንነት ብምግላጽ ካብ ውሽጢ ግልጽነትን ምትእምማንን ዝምንጩ ጽሑፋትን መምርሒታትን ስርዓተ ሊጡርግያ ወትሩ ከተደንፍዑ እምሕጸነኩም ኣለኹ።
1: ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዑል መበል 14 ዕለት 26 ግንቦት ምሸት ካስተል ጋርንዶልፎ ካብ ዝርከብ ጳጳሳዊ ህንፃ ወፃእን ዝተረኽቡ ጋዜጠናታት ኣብ ዝሃብዎ መግለፂ ኣብ ቃዛ ሰብኣዊ ሓገዝ ንክበፅሕ ደጋጊሞም ዘቕርቦ ፃውዒት ኣሕዲሶም ንህይወት ደቂ ሰባት ዕሽሽ ዝብል ሰብ ሰርሖ ብልሒ ኣብ ወግእ ምጥቃም ከይህሉ ኣጠንቂቖም ምስ ኣንትሮፒክ እተሰሚየ ቀንዲ መቐመጢ እዩ ኣብ ሕቡራት መንግስታት ኣሜሪካ ከተማ ሳን ፍራንሲስ ሒዝኮም ዝኾነ ትካል ረብሓ ሰብ ሰርሑ ኣስተውዕሎት ዝካየድ ዘሎ ዘተ እውን የጉልሑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካስተል ጋንዶልፎ ኣብ ዝሃቦም መግለፂ ማሕበረሰብ ዓለም ንህዝቢ ቃዛ ክሕግዝ ዳግማይ ፃውዒት ኣቕሪቦም ሰብዓዊ መሰል ኩሉ ሰብ ክኽበር ከም ዘለዎ ኣተሓሳሲቦም ብዛዕባ ናብ ቃዛ ዘቕንዐ ነቲ ኣብ ካልኣይ መፋርቂ 225 ዓመተ ምሕረት ብዓውድታት በርገሳውያን ማሕበራት ዝካየድ ኣህጉራዊ ሰብኣዊ ተበግሶ እገዳ እስራኤል ኣብ ወሽመጥ ቃዛ ንምብታኽ ዝኣመተ ነቲ ብሰንኪ ኣብ ወሽመጥ ቃዛ ብዝተፈጥረ ውግእ ብጥሜት ዝተሓስየ ህዝቢ ፍልስጥኤም መግብን መድሓኒትን ንምቕራብ ከምኡ እውን ሰብኣዊ መተሓላለፉ ንምቓም ዝዓለመ ብዓለማዊ ስሙድቅ ኣፍላይ መራኽብ ዝነጥፉ ደለይቲ ፍትሒ ኣብዝሓለፈ ሰሙን ብሓይሊ ባሕሪ እስራኤል ተታሒዞም ብመቑሕ ተኣሲሮምን ዓይኖም ተሸፊኖም ንዝተረእዩ ዝምልከት ንዝቐረበሎም ሕቶን ክምልሱ ኣብ ቃዛ ብቐጻሊ ስቃይ ሰላማውያን በርገሳውያን ብዘሕዝን ኩነታት ብምምልካት እቲ ዘሕዝን ግን ህዝቢ ቃዛ ክሳብ ሕጂ ሰብኣዊ ሓገዝ ዘይረክብ ምዃኑ እዩ ቢሎም እዚ ኩነታት እዚ ተቃውሞታት የለዓዕል ኣሎ እቶም ኣብቲ ቃፍላይ መራኸብ ዝተሳተፉ ሓዊስካ ሕልኽልኻት እውን ይረአ ኣሎ እዚ ከም ዕድመ ጥራይ ዘይኮነ ብሓቂ ከም ፃውዒት እውን ክሕድሶ ዝደሊ ኩሎም ሰበ ስልጣን ንህዝቢ ቃዛ ክሕግዙን ከሰኒዩን ከምኡ እውን ዳግመ ህንፀት ንምጅማር ክተግሁን ተማሕፂኖም ህዝቢ ብሓቂ ይሳቐ ኣሎ ብዙሕ ስቃይ ይቕፅል ኣሎ ኢሎም ኣፅዋር ዘይተዓጥቁ ደለይቲ ፍትሒ ሰላም ዓመፅ የጋጥሞም ዝብል ቅዱስነቶም ዝገለፅዎ ሓሳብ እንታይ ማለት ምዃኑ ምስተሓተቱ ብዛዕባ ዝያዳ ጽልኢ ከጓሃህር ዝኽእል ሓደጋ ኣጠንቂቖም ዝያዳ ጽልኢ ኣለዓዒልና ኢና ዓመፅ ኣይጠቅምን እዩ ካብ ዝኾነ ይኹን ወገን ይምፃእ ኣብ ክንድኦስ ናብ ዘተ ምምላስ ከምኡውን ብዘተ ጸገማት ክፍታሕ ምድላይ ኣድላይ ምዃኑ የጉልሑ ርሰሊቃነ ጳጳሳት ብተወሳኺ ኣብ ዘመናዊ ውግእ ዝዓቢ ዘሎ ግደሰብ ሰርሖ ኣስተውዕሎ እናሓሰቡ ንውሳነታት ካብ ክቡር ዋጋ ህይወት ወዲ ሰብ ካብ ዘርሐቐ እደ ጥበብ ኣጠንቂቖም ኣብ ቀረባ እዋን ኣብ ሊባኖስ ሓዊሱ ንዝተፈፀሙ ግጭታት ብምጥቃስ ሎሚ ውግእ ብዛዕባ ህይወት ደቂ ሰብ ከይሓሰብካ ብሰብ ሰርሖ ኣስተውዕሎ እዩ ዝካየድ ዘሎ እዚ ከዓ ናይ ሓቂ ኩሉ ሰብኣዊ ህይወት ግዳይ ዝኸውን ዘሎ ነዚ ኣብ ግምት ብምእታው ሰሊቃነ ጳጳሳት ሰላም ንኽግበር ዘቕረቦ ፃውዒት ኣሕዲሶም ነቲ ዘይተዓጥቀ ሰብ ሰርሖ ኣስተውዕሎ እንክብሉ ዝገለፁ ኣምር ምስ ዓባድላይ ምዃኑ ከም ዝገለፁ ዜና ቫቲካን ኣፍሊጡ ርሰሊቃነ ጳጳሳት ኣብዚ ቀረባ እዋን ወግዓዊ ዝገበርዎ ግሩም ሰብኣውነት ዘርእስተዓዊ ድማ ልእኽቲ ኣብ ግምት ብምእታው ምስ ዓበይቲ ኩባንያታት ሰብ ሰርሖ ኣስተውዕሎ ቫቲካን ብኸመይ ክትዋሳ ተሓስብ ዝብል ንዝቐረበሎም ሕቶን ክምልሱ ድሮ እቲ ዘተተበጊሱ እዩ ይቕፅል ድማ ኣሎ ኣብ መንጎ እቲ ብዛዕባ ውሁድ ሰብኣዊ ምዕባል ኣገልግሎት ዝሓሊ ናይ ቅዱስቲ መንበር ላዕላይ ቤት ፅሕፈትን ኣንትሮፒክ እተሰሚየ ቀንዲ መቐመጢኡ ኣብ ሕቡራት መንግስታት ኣሜሪካ ከተማ ሳን ፍራንሲስኮ ዝኾነ ትካል ረብሓ ሰብ ሰርሖ ኣስተውዕሎ ዝካየድ ዘሎ ዘተገሊፆም ሓደ ዓይነት ናይ ሓባር ዕዮ ክህሉ ዝብል ድላይ ኣሎ እቲ ዕድመ ድማ ዕለት 25 ግንቦት ብክልቲኡ ወገን ተገሊፁ እዩ እዚ ኣዝዩ ኣገዳሲ ይመስለኒ እቲ ዘተ ምቕፃልን ብሓቂ ዕጥቁ ዝፈትሐ ሰብ ሰርሖ ኣስተውዕሎም ድላይን እንክብሉ ዝሃቦ ጋዜጦም መግለፂ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ
2: እዚ ዜና ቫቲካን እዩ ብዛዕባ እታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘውፅእዋ ግርማዊ ሰብኣውነት እትብል ናይ መጀመርታ ዓዋዲት መልእኽቲ ዝተጻሕፈ ርእሰ ኣንቀጽ ኣብ ዘመነ ሰብ ሰርሖ ኣስተውዕሎ ሰብኣዊ ክብረት በቲ ካብ ውፅፅር ወፃኢ ዝኾነ ዓብዪ ቴክኖሎጂያዊ ሓይልን ብሓድሽ ዓይነት ኢሰብኣውነት ክሽፈን ኣብ ዝኽእለሉ ዘሎ እዋን ርእሰ ሊቃነ ጳጳሳት ልዮን መበል 14 ብሓቂ ሰብኣውነት ዝለበስና ኮይና ክንቅፅል ህፁፅ ግዴታ ከም ዘለና የዘኻኽሩና ኣለዉ ተካይ ቅዱስ ጴጥሮስ ዝኾኑ ርእሰ ሊቃነ ጳጳሳት ኣብዚ ምፍልላይን ዓመፅን ምስ ፍሕፋሕ ምግባት ስልጣንን ንውግእ ከም መሳርሒ ዓለም ለኻዊ ፖለቲካን ጌርካ ኣብ ትጥቀመሉ ዘሎ ዘመን ቴክኖሎጂ ንልቢ ደቂ ሰባት ንድሕሪት ከይመለሰ ንኽዓብን ንኽንጥቀመሉን ይዕድሙና ኣለዉ ንደረትን ተነቃፍነትን ደቂ ሰብ ክንቅበል እምበር ከምቲ ቴክኖሎጂያዊ ስነ ሓሳብ ዝገብሮ ክእረም ዘለዎ ጌጋ ከም ዘለዎ ጌርና ንኸይንርእዮ እውን ይዕድሙና ኣለዉ ርእሰ ሊቃነ ጳጳሳት ንዓለም ብዓይን ሓያላት ዘይኮነስ ካብ ታሕቲ

ውዕሎ እትገልጽ ናይ ትንታነ ጽሑፍ ኣይኮነትን። ብዛዕባ እቲ ብቐጻሊ ዝቀያየር ዘሎ መስርሕ እውን ዝርዝር ሓበሬታ ኣይትህብን እያ። ኣብ ክንድኡ ንመሰረታዊ ስርዓታት ማሕበራዊ ሰረተ እምነት ቤተ ክርስቲያን ኣብ ግዜ ሰብ ሰርሖ ኣስተውዕሎ ኣብ ግብሪ ብምውዓል ነቲ ቀንዲ ነጥብታት ናይ ኣርስተ ሊቃነ ጳጳሳት ትምህርቲ እተደልድልን እተመሓይሽን ጽማቕ መልእኽቲ እያ። እዛ ዓዋዲት መልእኽቲ ነቶም ኣብ ፍጹም ናጽነት ዕዳጋታትን ሓደሽቲ ቴክኖሎጂያዊ ምህዞታትን ብምእማን ነቲ ኣርስተ ርእሰ ሊቃነ ጳጳሳት ብዛዕባ ኣድላይነት ማሕበራዊ ሰብኣዊ ምምሕዳር ሰብ ሰርሖ ኣስተውዕሎን ኣከባብን መዋቅር ሓጢኣት ኮይኖም ዘለዉ ቅጠባዊ ስርዓታትን ንውግእ ምንጻግን ኣብ ዝምህርዎ ዘለዎም ጉጉይ ርድኢት እትነጽግ ጽሕፍቲ እያ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ስሞም ካብቶም ሓደስቲ ነገራት እትብል ዓዋዲት መልእኽቲ ዝጸሓፉ ርእሰ ሊቃነ ጳጳሳት ሊዮን መበል 13 ዝወሰድዎ ኮይኑ ኣብ ዘመን ናይ ቴክኖሎጂያዊ ለውጢ ንነፍሲ ወከፍና ንጡፍ ግደ ክህልወና ይዕድሙና ኣለዉ። ምህናጽ ስልጣነ ፍቕሪ ብንእሽቶን ጽኑዕን ተግባራት ተኣማንነት እዩ ዝፍጸም። እዚ ዕዮ እዚ ኸኣ ንዅላትና ኣጸቢቑ ዘገድሰና ምዃኑ ይገልጹ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዘይፍትሓዊ ተግባራት ካብ ጉጉይ ምርጫታት ውልቀ ሰባት ጥራይ ዘይኮነስ ካብቲ ዘይማዕርነት ዘምጽእ መዋቅርን ኣሰራርሓታትን ቁጠባውን ባህላውን ስርዓታት እውን እዩ ዝመጽእ። ከምኡ እውን ምዕባለ ክብሃልን ከሎ ንገሊኦም ሃለኽቲ ነገራት ዘብዝሕ ነቲ ወጻኢታትን ጾርን ከኣ ናብ ካልኦት ዘሰክሞ እንተ ደኣ ኮይኑ ወይ ከኣ ንብምሉኦም ዞባታት ናብ ትሕቲ ቕጽጽሩ ዘእትዎም እንተ ኾይኑ ብሓቂ ሰብኣዊ ኣይኮነን። እቲ ዘሕዝን ከኣ እዚ ነገራት እዚ ሎሚ ኣብ ዓውዲ ሓደስቲ ቴክኖሎጂያዊ ምህዞታትን ዝጠልብዎ ቀረብን ይፍጸም ምህላው እዩ ይብሉ። እታ ዓዋዲት መልእኽቲ መሰረታዊ ስርዓት ናይ ብሕቲ ዋንነት ኣድላይ ማሕበራዊ ግደ ከም ዘለዎን ብቤተ ክርስቲያን ከም ዝድገፍን ትገልጽ። ሎሚ ኣብ መንጎ እቲ ንዅላትና ተባሂሉ ዝተዳለወ ንብረት ከም መምርሒ ፍቓድ፣ ስነ ሓሳባዊ ቀመር፣ ዲጂታላዊ መድረኽ፣ ቴክኖሎጂያዊ ትሕተ ቅርጺ፣ ሓበሬታ ዝኣመሰሉ ሓደስቲ ዓይነት ንብረት ከነጠቓቕልል ኣለና ብምባል ሓድሽ ዓይነት ምፍልላይን ናጽነትን ንኸይፍጠር ወይ ሱር ንኸይሰድድ ንምክልኻል እዩ። ቴክኖሎጂ ቀሊል መሳርሒ ኣይኮነን። ኩሉ ነገር ዝፍረደሉ መዐቀኑ ምስ ኮነ እንታይ ኣገዳሲ ምዃኑን እንታይ ክድርበ ኸም ዝኽእልን ክውስን ይጅምር። ንደቂ ሰብ ከኣ ኣብቲ ዝያዳ ስሉጥነት ዝመርሕ ስርዓት ናብ ተራ መንኰርኰር የውርዶም ክብሉ ኣጠንቂቖም። ሎሚ ኣብ ልዕሊ መድረኻትን ትሕተ ቕርጽን ሓበሬታን ሓይሊ ቅማርን ምቁጽጻር ኣብ መንግስታት ዘይኮነስ ኣብ ዓበይቲ ቁጠባውን ቴክኖሎጂያውን ትካላት ዝተመርኰሰ ምዃኑ ይገልጹ። እዘን ኩባንያታት እዚኣተን ናይ ምርካብ ኩነታትን ናይ ምርኣይ ሕግታትን ተኽእሎ ናይ ተሳትፎን የቑማ። ስለዚ ኣቦና ርእሰ ሊቃነ ጳጳሳት ከምዚ ዝኣመሰለ ስልጣን ኣብ ኢድ ሒደት ሰባት ምስ ዝኣቱ ዘይንጹር ይኸውን፣ ካብ ህዝባዊ ቁጽጽር ከኣ የምልጥ። እዚ ኸኣ ሓድሽ ምፍልላይን ምትላልን ዘይማዕርነትን ዘምጽእ ዝተዘናብዐ ዓይነት ምዕባለ ከስዕብ ይኽእል እዩ ይብሉ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ቐጺሎም ካብቲ ፍትሓዊ ውግእ ዝብል ክልሰ ሓሳብ ሓሊፍካ ምስጋር ኣድላይ ምዃኑ ብምግላጽ ዝኾነ ይኹን ስነ ሓሳባዊ ቀመር ንውግእ ብስነ ምግባራዊ መዳይ ተቐባልነት ክህቦ ኣይክእልን እዩ ብምባል ኣብ ውግእ ሰብ ሰርሖ ኣስተውዕሎ ምጥቃም ጽኑዕ ስነ ምግባራዊ ቀይድታት ክግበረሉ ጻውዒት ኣቕሪቦም። ሰብ ሰርሖ ኣስተውዕሎ ንምስልታትን ትሕዝቶን ምቁጽጻር ህዝባዊ ርእይቶ ኣብ ምቕራጽ ወሳኒ ረቋሒ ኮይኑ ኣሎ። እዚ ድማ ንሓቂ ካብ ሓሶት ንምፍላይ ኣዝዩ ኣጸጋሚ ይገብሮ። ብዛዕባ ዕዳጋ ስራሕ እውን ብዙሕ ዘይተፈልጠ ነገራት ኣሎ። ኣብዚ መዳይ እዚ እታ ዓዋዲት መልእኽቲ ኣብ ዘይረአ ኢድ ናይቲ ዕዳጋ ጥራይ ክንውከል ከም ዘይከኣል ተዘኻኽር። ፖለቲካዊ ስርዓታት ንቁጠባውን ቴክኖሎጂያዊ ለውጥን ናብ ሓባራዊ ረብሓን ክብሪ ስራሕን ማሕበራዊ ውህደትን ጥቕምታት ሓደሽቲ ምህዞታት ብፍትሓዊ መንገዲ ንምክፍፋል ናይ ምምራሕ ዕማም ኣለዎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ከኣ ብምልኣት ኣይኮነን ዝነጽግዎ ዘለዉ። እኳ ደኣ ብዙሕ ኣወንታዊ መደያትን ብዙሕ ጠቓሚ ዕዮ ናይ ሰብ ሰርሖ ኣስተውዕሎን ጠቒሶም ኣለዉ። እዚ ኸምዚ ኢሉ እንከሎ ግን ብዛዕባ እቲ ሰብ ሰርሖ ኣስተውዕሎ ንጽቡቕ ወይ ንሕማቕ ዕላማ ከም ዝጥቀሙሉ ስነ ምግባራዊ ሕቶ ንምሕታት እኹል ከም ዘይኮነ ገሊጾም

0: ኣለዉ። ኣቐዲምካ ጣልቃ ምእታው ከምኡውን ሓደ ስርዓት ብኸመይ ከም ዝተነጥፈን ብዛዕባ ሰብን ማሕበረሰብን እንታይ ዓይነት ሓሳብ ከም ዝተጻሕፈን ምሕታት ኣገዳሲ ምዃኑ እውን ገሊጾም ኣለዉ። በዚ ምኽንያት እዚ ድማ ብቁዕ ሕጋዊ መሰረትን ናጻ ዝኾነ ናይ ምቁፅጻር ኣካላትን ንተጠቀምቲ ምምሃርን ልዕሊ ኩሉ ድማ ዕዩኡ ዘይሓድግ ፖለቲካዊ ስርዓት ክግበር ጻውዒት ኣቕሪቦም። ስለዚ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰብ ሰርሖ ኣስተውዕሎ ዘይዕጥቃዊ ክንገብሮ ኣለና። እዚ ማለት ከዓ ቴክኒካዊ ስልጣን ንዅሉ ናይ ምምሕዳር መሰል ከም ዝህቦ ንዝገልጽ ክንድርቶ ኣለና። ነዚ ክንገብርን ከለና ግን ንቴክኖሎጂ ንምሕዳግ ዘይኮነስ ንደቂ ሰብ ንኸይቈጻጸሮምን ንዘተ ክፉት ንምግባሩን እዩ። ንሰብኣውነትና ኣብ ክንዲ ንሓድግ ነቲ ኣምላኽ ማሕደሩ ዝገበረሉ ዕብየት ደቂ ሰብ ክንምስክር ኣለና ይብሉ።
1: ርእሰ ሊቃነ ጳጳሳት ልዮን መበል 14 ቁጠባዊ ምንቁልቋል ኤውሮፓ ኣብ መንጎ ወለዶታት ዘሎ ምትሕግጋዝን መጽእ ሕብረተሰብን ኣብ ሓደጋ ዘእቱ ምዃኑ ብምጥንቃቐ ንኣባይቲ ስድራን ክብሪ ደቂ ሰባትን ዳግማይ ደገፍ ክግበር ንኣባላት ባይቶ ሕብረት ኤውሮፓ ኣብ ዘስምዖም መደረ ፃውዒት ኣቕሪቦም ነቲ ኣብቲ ሃገርና ዓበየ ዝኸይድ ዘሎ ማሕበራውን ባህላውን መኻንነት ክስዕሮ ዝኽእል ንኣባይቲ ስድራ ሓድሽ ፅድያ ጥራይ እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን ንመበል 14 መራሕቲ ኤውሮፓ ብሰንኪ ታሪክ ጥራይ ዘይኮነ ብሰንኪ እርጋን ብዝሒ ህዝባ ኣረጊት ኣህጉር ክትከውን ኣብ ዝገብረ ሓደጋ ከም ዘሎ ኣጠንቂቖም መራሕቲ ኤውሮፓ ነቲ ኣብቲ ኣህጉር ዘሎ ቅልውላው ብዝሒ ህዝቢ ንኣባይቲ ስድራ ኣብ መንጎ ወለዶታት ዝግበር ምትሕግጋዝን ክብሪ ሂወት ደቂ ሰባትን ዳግማይ ደገፍ ብምግባር ክገጥምዎ ኣብ ሃገረ ቫቲካን ኣባላት ባይቶ ሕብረት ኤውሮፓ ተቐቢሎም ኣብ ዘስምዖ መደረ ዓዲሞም መነካይ መጠን ውልደትን ዕድመ ምድፋእ ብዝሒ ህዝብን ንሚልዮናት ሰባትን ኣባይቲ ስድራን ግብራዊ ትርጉም ዘለዎ ህፁፅ ብድሆ እንክብሉ ከም ዝገለጸዎ ዜና ቫቲካን ኣፍሊጡ። ብዝሒ ህዝቢ ሕቶታት ናብ ቁፅሪ ጥራይ ከውርድ ከም ዘይክእል ርእሰ ሊቃነ ጳጳሳት ኣስሚሮም ስነ ህዝቢ መረዳእታ ጭብጥታት ጥራይ ዘይኮነስ ብዛዕባ ኣቦነት ኣደነትን ቆልዑን ዝዛረብ እውን እዩ ቢሎም ቆልዑ መጻኢ እዮም ከም ዝበሉ ዝሓበረ ዜና ቫቲካን ኣስዒቡ ንነፍሴ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብምጥቃስ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኤውሮፓ ብሰንኪ እርጋን ኣረጊት ኣህጉር ትኸውን ኣላ ዝብል ዘቕረቦ ስክፍታን ነቲ ለበዳ ጽምዋ እንክብሉ ዝገለጽዎ ብምዝካር ምንቁልቃል ስነ ህዝቢ ማሕበራዊ ሳዕብየን ከም ዘለዎ ኣነጺሮም ሓቀይናን ዘላቕን ምዕባለ ኣብ መንጎ ወለዶታት ኣብ ዘሎ ሓድነት ከም ዝምርኮዝ ብምዝኽኻር ከምዚ ዝኣመሰለ ሚዛን ኣብ መላእ ኤውሮፓ እናነከየ ይኸይድ ኣሎ እንክብሉ ከም ዘጠንቀቁ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዝሓለፈ 10 ዓመታት ምድካም ክርስትያናዊ ሱር ኤውሮፓ ኢሎም ዝገለጽዎ ርእቶ እናሓሰቡ ነቲ ንመስረቲ ትካላት ኤውሮፓ ዝመርሕ ዝነበረ ክርስትያናዊ ምትብባዕ ምንጻግ ብዙሓት ናይ ምውላድ መሰል ስለ ዝተነፍጎም ጥራይ ዘይኮነስ መብዛሕትኡ ግዜ ንመጻኢ ንምግጣም ዘድሊ ንዋታውን ባህላውን መሰረት ክረኽቡ ስለ ዘይክእሉን እዚ ድማ ንጽንኩር ናይ መኻንነት ኩነታት ኣበርክቶ ከም ዝገበረ ገሊጹ። ርእሰ ሊቃነ ጳጳሳት ነቲ ኣብ ገለ እዋናዊ ስርዓታት ንኣባይቲ ስድራ ዝድግፍን ብተመሳሳሊ ኣድልዎ ኣብ ልዕሊ ኣደነት ዘስፍሕን ምንጻል ጥንሲ ከም መሰል ዝድግፍን ንመሰረት ናይቲ ስድራ ቤት ናይ ምምስራት ድሌት ዘዳኽምን ዝብሉ ተገራጫዊ ኣገባባት ነቒፎም ማዕረ ማዕሪኡ ድማ ንስነ ብዝሒ ህዝቢ ኣባይቲ ስድራ ሕዳሴ ንምድጋፍ ንዝሰርሑ ተበግሶታትን ትካላትን ምስጋናኦም ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ቅዱስ ኣቦና ነቲ ናይ መካንነት ብዙሕ ህዝቢ ብድሆ ኣብ መንጎ ፖለቲካዊ ትካላትን ናይ ስነ ትምህርቲ ተቋማትን በርገፃዊ ሕብረተሰብን ብምትሕብባር ክፍታሕ ከም ዘለዎ ኣትሪሮም ብምምልካት ነቲ ናይ ስነ ህዝቢ ሕቶ ንስነ ሰብኣውን ማሕበራውን ቁጠባውን መጻኢ ኤውሮፓ ወሳኒ ምዃኑ ኣስተብሂሎም ንክርስትያን ከምዘይንፀል ክፍል በርገፃዊ ሕብረተሰብ ዘጠቃልል ዘተ ክግበር ኣተባቢዖም ኣብ ማእከል ዝኾነ ይኹን ነባሪ ፍታሕ ክብረት ነፍስ ወከፍ ሰብን መሰረታዊ ግደ ስድራ ቤትን እዩ እንክብሉ አስሚሮም ንአስተምህሮ ቅዱስ ዮሐንስ ጳውሎስ ዳግማው በመዝካር ነታ ስድራ ቤት አመመንጎ ሰብአይን ሰበይትን አብ ተክሊል እተመስረተ መጀመርታን መተካዕታ ዘይብሉን ቤት ትምህርቲ ማሕበራዊ ህይወት እንክብሉ ገሊፆም ስርዓታት ንስድራ ቤታት ኣብ ማሕበራውን ፖለቲካውን ባህላውን ህይወት ንጡፍ ተሳትፎ ከደልድሎ ኣለዎ። በዚ ከምዚ ድማ ካብ መጠኒ ላዕሊ ጣልቃ ምእታው መንግስትን ሱር ዝሰደረ ውልቃውነትን ከወግድ ኣለዎ ከም ዝበሉ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ዘስምዖም መደረ ራእይ ቤተ ክርስቲያን ናብ ሕሉፍ ማሕበራዊ ቅጥዕታት ንምምላስ ዝደሊ ዘይኮነስ ሕብረተሰብ ብዛዕባ ህይወት ደቂ ሰባትን ሕብረተሰብን መፃ ወለዶታትን ዝምልከት መሰረታዊ ሕቶታት ኣብ ዝገጥመሉ እዋን ክመርሕ ዝኽእል ነባር መትከላት ዘቐርብ ምዃኑ ኣነፂሮም ኣብ መንጎ ፈደራላዊ ካቶሊካውያን ማሕበራት ኣባይቲ ስድራ ኣብ ኤውሮፓን ሽማግለ ጉባኤታት ጳጳሳት ሕብረ ኤውሮፓን ዘሎ ጥምረት ሰብኣዊ ክብርን ሓበራዊ ረብሓን ንምድንፋዕ ዝዓለመ ፍረናይ ዘለዎ ምትሕብባር ኣብነት ምዃኑ ኣጉሊሖም ንቕልውላው ስነ ህዝቢ ንምፍታሕ ናይ ብሓቂ ሰብኣዊ መገዲ ክኸፍት ይኽእል እዩ ናብ ናይ ሓባር ረብሓ ከምኡውን ናብ ሰናይ ሂወት መፃወለዶታት ዝቐነዐ ቢሎም ቅዱስ ኣቦና ብሓቂ ንቤተሰብ ዝኸውን ሓድሽ ፅድያ ጥራይ እዩ ነቲ ናይ ክረምቲ ቁሪ ናይቶም ብዕድመ ዝደፍኡ ህዝብና ክቕይሮ ዝኽእል እንክብሉ መደረኦም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካብ ሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሎ ከም እትኽእሉን ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 27 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ ቅድስቲ መንበር ሓዋርያ ውልኡኽ ኣብ ሃገረ ጋና ንብፁዕ ሊቀ ጳጳሳት ጁልየን ካቦረን ንርእሰ ብሔር ሃገረ እስጳኛ ፔድሮ ሳንቼዝ ፔሬዝ ካስቴዮንን ሰዓብቱን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ርእሰ ሊቃነ ጳጳሳት ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣስተምህሮ ከም ዘካፈሉን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 27 ግንቦት መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ርእሰ ሊቃነ ጳጳሳት ትማል ምሸት ኣብ ካስትል ጋንዶልፎ ዝርከብ ጳጳሳዊ ህንፃ ንዝተረኽቡ ጋዜጠኛታት ዝሃብዎ መግለፂ ርእሰ ዓንቀጽ ዜና ቫቲካን ብዛዕባ ተሓዳስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘሰናደውዋ ቀዳመይቲ ዓዋዲት መልእኽቶም ኣብ ዝምልከት ርእሰ ሊቃነ ጳጳሳት ንኣባላት ሓጋጊ ቤት ምኽሪ ሕብረት ኤውሮጳ ተቐቢሎም ዘስምዕዎም መደረ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 27 ግንቦት 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ትምህርቲ ብዛዕባ እቲ ኣብ 1963 ዓመተ ምህረት ዝወፀ ጉባኤያዊ ቅዋም ካልኣይ ቫቲካን ብዛዕባ ስርዓተ ኣምልኾ ዝገልጽ ሰነድ ቅዱስ ጉባኤ ዝገብርዎ ዘለዉ ኣስተንትኖ ብምቕጻል ኣገዳስነት ሊጡርግያዊ ተሓድሶን ብዛዕባ እቲ ክዕቅቦ ዘለዎ ትርጉም ዘለዎ ትውፊትን ኣጉሊሖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ እተኻየደ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንስርዓተ ሊጡርግያ ምሕዳስ ቀጻሊ ዕቤት ንኽግበር ምፍቃድን ማለት ትውፊትናዓቀበ ክንሱ ቤተ ክርስቲያን ክትዓቢ ሓድነት ክትረክብን ከምኡውን ተልኹኣ ንኽትቅጽልን ዘኽእላ እዩ ክብሉ ገሊጾም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዘካፍልዎ ዘለዉ ተኸታታሊ ትምህርተ ክርስቶስ ብምቕጻል ብዛዕባ እቲ ኣብ 1963 ዓመተ ምህረት ዝወፀ ጉባኤያዊ ቅዋም ብዛዕባ ስርዓተ ኣምልኾ ዝገልጽ ቅዱስ ጉባኤ ዘርእስቱ ሰነድ ኣስተንቲኖም። ቅዱስ ጉባኤ ኣብ ካልኣይ ጉባኤ ቫቲካን እተኣወጀ ናይ መጀመርታ ሰነድ እዩ ዝነበረ። ኣብ ስርዓተ ሊጡርግያ ድማ ኣገዳሲ ለውጥታትን ተሓድሶን ዘምጸአ ሰነድ እዩ። ንኣብነት ስርዓተ ኣምልኾ ብዝተፈላለዩ ቋንቋታት ክግበር ዘፍቀደን ምእመናን ብንጥፈት ክሳተፉ ዘተባብዕን ሰነድ እዩ። ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ኣስተምህሮ እቲ ኣብ ስርዓተ ኣምልኾ ንዘመናት ንስብከተ ወንጌል ዘንቀሳቕስ ሓይሊ እዩ ብምባል ድማ ኣጉልሑ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ። ኣብታ ማእከላዊ እግዚኣብሔር እተሰሜት ዓዋዲት መልእኽቲ በዓል ጥዑም ዝኽሪ ርእሰ ሊቃነ ጳጳሳት ፒየስ መበል 12 ከምዝ ኽብሉ ጸሓፉ። ቤተ ክርስቲያን ብዘይጥርጥር ሕያው ዝኾነት ኣካል እያ። ከም ኣካል መጠን ድማ ኣብ ቅዱስ ስርዓተ ኣምልኾ ብዝምልከት እውን ትዓቢ፣ ትበስል፣ ትምዕብል፣ ትስልጥን ከምኡውን ምስቲ ግዜያዊ ድሌታትን ኩነታትን ድማ ትለማመድ። እዚ ኩሉ ግን ምልኣ ተሰረተ እምነታ ምስ እትዕቅብ ጥራይ እያ ይብሉ። ምሉእ ብምሉእ ምስ እዚ መሰረታዊ ስርዓት እዚ ብምስምማዕ ካልኣይ ጉባኤ ቫቲካን ኣብ መእተዊ ጉባኤያዊ ቅዋም ቅዱስ ጉባኤ ብፍላይ ተሓድሶን ዕቤትን ሊጡርግያ ንምክያድ ዘተኣማምን ምኽንያታት ኣፍልጦ ሂብዎ ይርከብ። እቲ ጉባኤ ንክርስትያናዊ ህይወት ምእመናን ንዓበየ ንኽኸይድ ብርታዐ ንምሃብ ምስ ግድነታት ግዜና ብዝሰማማዕ መንገዲ ምትዕርራያት ንምግባር ዘኽእል ተቋማት ኣብ መንጎ ኩሎም እቶም ብክርስቶስ ዝኣምኑ ድሕነት ከተባብዕ ዝኽእል ዝኾነ ይኹን ነገር ንምምዕባል ንመላእ ደቂ ሰብ ናብ ስድራ ቤት ቤተ ክርስቲያን ንምጽዋዕ ዝሕግዝ ዘበለ ንምድልዳል ከም ዝዓለመ እውን ይገልጽ። ኣብቲ እዋንቲ ኣብ ታሪኽ ቤተ ክርስቲያን ንዘመናት ንኣምላኽ ዘኽበረትሉን ንህዝበ ክርስቲያን እትቕድሰሉን ዝነበረት ስርዓታት ምሕዳስ ኣድላይ ምዃኑ ሓያል ስምዒት ነበረ። ሳላ ሊጡርግያዊ ምንቅስቓሳት እቲ ጸኒሑ ብርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ እተገልጸ ኣብ መንጎ ተሓድሶ ስርዓተ ሊጡርግያን መላእ ህይወት ቤተ ክርስቲያንን ኣዝዩ ጥቡቕን ህያውን ዝኾነ ምትእስሳር ኣሎ። ቤተ ክርስቲያን ኣብ ስርዓተ ኣምልኾ ተዓይ ጥራይ ዘይኮነትስ ኣብ ስርዓተ ሊጡርግያ ገዛ ርእሳ እያ እትገልጽ። ብሊጡርግያ ትነብር፣ ብሊጡርግያ ድማ ንህይወትን ብርታዕን ትረክብ። ምእመናን ናብቲ ብቅዱስ ሊጡርግያ ኣቢሉ ዝውሃብ ሃብታም ውህበታት ጸጋ ንኽረኽቡ ንምትብባዕ እዚ ጉባኤያዊ ቅዋም ቅዱስ ጉባኤ ብኣዝዩ ውፅኢታዊ ዝኾነ ሓረግ የቕርቦ። እዚ ትርጉም ዘለዎ ትውፊት ክዕቀብ ይከኣል እዩ። እንተኾነ ግን እዚ መንገዲ ንሕጋዊ ዝኾነ ምዕባለታት ክፉት ኮይኑ ክቕጽል ኣለዎ ብምባል ሓደ መምርሒ ይህብ። ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ኣብዚ ናይ ዝቅዋም ኣዋጅ እዚ ነቲ ናይ ተሓድሶ ውጥናት ኣበው እዚ ጉባኤ ኣብ መንጎቲ ኣቐዲሙ ዝነበረ ዓብዪ ሊጡርግያዊ ትውፊትን ምስቲ ናይ መጻእን ዘለዎ ሚዛን ኣጸቢቖም ስለ እተረድእዎ ትውፊትን ምዕብልናን መብዛሕትኡ ግዜ ብመሰረቱ ተጻረርቲ እዮም። ይኹን እምበር ብሓቂ ክልቲኡ ሓሳባት ተመላላ እዩ። ትውፊት ህያው ዝኾነ ክውንነት እዩ። ስለዚ ድማ ንባዕሉ መሰረታዊ ምዕባለ ናይ ቀጻልነት ዘካተተ እዩ። ስለዚ እዚ ፈለግ ናይ ትውፊት ነቲ ምንጩ ብባዕሉ ብምሓዝ ናብ ወፃኢ ገጹ ዝውሕዝ እዩ ከም ምባል እዩ ዝመስል። እቲ ዋዕላ ንሕጋውነት ናይ ዝምዕባለ እዚ ኣብ ሓቀኛ ትውፊት እተመስረተ ምዃኑ የረጋግጽ። ኣብ ውሽጢ ሊጡርግያ እቲ ብመለኮታዊ መንገዲ እተመስረተ ዘይቀያየር ባእታታት ካብቲ ምስ ውሽጣዊ ባህሪ ስርዓተ ኣምልኾ ዘይሰማማዕ ዝኾነ ይኹን ነገር እንተተተንኪፉ ወይ ከዓ ንዓዑ ዘይበቕዑ እንተ ኮይኖም ምስ ግዜ ክቕየሩ ዝኽእሉ ባእታታት ይፈልዮም እዩ። ምእመናን ኣብቲ መሰረት እምነት ክርስትና ዝኾነ ምስጢር ፋሲካ ፍረ ብዘለዎ መንገዲ ምእንቲ ክሳተፉ ኣብ ዝሓለፈ ዘመናት ከምዚ ዝኣመሰለ ለውጥታት ብቐጻሊ ተገይሩ እዩ። ስለዚ ስርዓተ ኣምልኾ ቤተ ክርስቲያን ኣብ ባህርያዊ ቅርጺ ነፍሲ ወከፍ መዋእል ተመስሪቱ ጽልዋ ክገብረሎምን ክልውጦምን ዝኸኣለ። ስለዚ ሊጡርግያ ንዘመናት ዝኣክል ንስብከተ ወንጌል ዝድርኽ ሓይሊ ኮይኑ ጸኒሑሎ። ሎሚ እዚ ሓይሊ እዚ ምስቲ ሓቅን ህያውን ዝኾነ ትውፊት ካቶሊካዊት ቤተ ክርስቲያን ብቐጻሊ ክሕደስ ኣለዎ። እዚ ማለት ከዓ ንኣመንቲ ናብ ምልኣት ሓቂ ንምእታው ተባሂሉ እተዳለወ ብገላጺ ዝኾነ መንገዲ ብምስምማዕ ክሕደስ ኣለዎ። ስለዚ እዞም ኣበው ዚ ካልኣይ ጉባኤ ቫቲካን ነዚ ተሓድሶ እዚ ንሰናይ ቤተ ክርስቲያን ብሓቅን ብርግጽነትን ዝሓተቱ፣ እዚ ኣብ ዝኾነሉ እዋን ድማ ዝኾነ ይኹን ተቐባልነት ዝረኸበ ሓድሽ ኣገባብ ብገለ መንገዲ ካብቲ ድሮ ዝነበረ ኣገባብ ብተፈጥሮኣዊ መንገዲ ዝማዕበለ ክኸውን ኣለዎ ብምባል ክመሓየሽ ሓሳባቶም ዘካፈሉ። ንረብሓ መላእ ቤተ ክርስቲያን ነፍሲ ወከፍ ተሓድሶ ወትሩ ብጥንቃቐ ብስነ መለኮታውን ታሪኻውን ጉስነታውን ምርምር ክግበር ኣለዎ። በዚ መንገዲ እዚ ስልጣነ ኣስተምህሮ ናይዚ ጉባኤ እዚ ኣብ መንጎ ምእመናን ምድንጋራት ክውገድ ይሓትት። ዝኾነ ይኹን ሰብ ኣብ ጉዳያት ስርዓተ ሊጡርግያ ዝኾነ ይኹን ነገር ብናይ ገዛ ርእሱ ተበግሶ ከይውስኽ፣ ከየጉድል ወይ ከይቅይር የጠንቅቕ። እቲ ኣብ ጉባኤያዊ ቅዋም ቅዱስ ጉባኤ እተላዕለ ምዕባለ ንናይ ቤተ ክርስቲያን ሕብረት ብዝኾነ ይኹን መንገዲ ኣይለማለምን እዩ። ኣብ ክንድኡስ ንምርግጋጽን ንምድንፋዕን ሓድነትን ሕብረትን እዩ ዝጽዕር። ስለዚ ንዅሎም እቶም ንስርዓታት መለኮታዊ ምስጢራት ከዳልዉ ተጸውዑ፣ ብፍላይ ከዓ እቶም ኣብ ስርዓተ ሊጡርግያ ቅድምና ዘለዎም ኣገልግሎት ዝፍጽሙ ካህናት ኣብ ቅድሚዚ ዕቤት እዚ ትሕትና ከርእዩን ንቤተ ክርስቲያን ልባዊ ተኣማንነት ብምግላጽ ካብ ውሽጢ ግልጽነትን ምትእምማንን ዝምንጩ ጽሑፋትን መምርሒታትን ስርዓተ ሊጡርግያ ወትሩ ከተደንፍዑ እምሕጸነኩም ኣለኹ።
1: ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዑል መበል 14 ዕለት 26 ግንቦት ምሸት ካስተልጋርን ደልፎ ካብ ዝርከብ ብጳጳሳዊ ህንፃ ወፃእን ዝተረኽቡ ጋዜጠናታት ኣብ ዝሃቦ መግለፂ ኣብ ቃዛ ሰብኣዊ ሓገዝ ንክበፅሕ ደጋጊሞም ዘቕርቦ ፃውዒት ኣሕዲሶም ንህይወት ደቂ ሰባት ዕሽሽ ዝብል ሰብ ሰርሖ ብልሒ ኣብ ወግእ ምጥቃም ከይህሉ ኣጠንቂቖም ምስ ኣንትሮፒክ እተሰሚየ ቀንዲ መቐመጢ እዩ ኣብ ሕቡራት መንግስታት ኣሜሪካ ከተማ ሳን ፍራንሲስ ሒዝኮ ምስዝኾነ ትካል ረብሓ ሰብ ሰርሑ ኣስተውዕሎት ዝካየድ ዘሎ ዘተ እውን የጉልሑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካስተል ጋንዶልፎ ኣብ ዝሃቦ መግለፂ ማሕበረሰብ ዓለም ንህዝቢ ቃዛ ክሕግዝ ዳግማይ ፃውዒት ኣቕሪቦም ሰብዊ መሰል ኩሉ ሰብ ክኽበር ከም ዘለዎ ኣተሓሳሲቦም ብዛዕባ ናብ ቃዛ ዘቕንዐ ነቲ ኣብ ካልኣይ መፋርቂ 225 ዓመተ ምሕረት ብዓውድታት በርገሳውያን ማሕበራት ዝካየድ ኣህጉራዊ ሰብኣዊ ተበግሶ እገዳ እስራኤል ኣብ ወሽመጥ ቃዛ ንምብታኽ ዝኣመተ ነቲ ብሰንኪ ኣብ ወሽመጥ ቃዛ ብዝተፈጥረ ውግእ ብጥሜት ዝተሓስየ ህዝቢ ፍልስጥኤም መግብን መድሓኒትን ንምቕራብ ከምኡ እውን ሰብኣዊ መተሓላለፉ ንምቋም ዝዓለመ ብዓለማዊ ስሙድቅ ኣፍላይ መራኽብ ዝነጥፉ ደለይቲ ፍትሒ ኣብዝሓለፈ ሰሙን ብሓይሊ ባሕሪ እስራኤል ተታሒዞም ብመቑሕ ተኣሲሮምን ዓይኖም ተሸፊኖም ንዝተረእዩ ዝምልከት ንዝቐረበሎም ሕቶን ክምልሱ ኣብ ቃዛ ብቐጻሊ ስቃይ ሰላማውያን በርገሳውያን ብዘሕዝን ኩነታት ብምምልካት እቲ ዘሕዝን ግን ህዝቢ ቃዛ ክሳብ ሕጂ ሰብኣዊ ሓገዝ ዘይረክብ ምዃኑ እዩ ቢሎም እዚ ኩነታት እዚ ተቃውሞታት የለዓዕል ኣሎ እቶም ኣብቲ ቃፍላይ መራኸብ ዝተሳተፉ ሓዊስካ ሕልኽልኻት እውን ይረአ ኣሎ እዚ ከም ዕድመ ጥራይ ዘይኮነ ብሓቂ ከም ፀውዒት እውን ክሕድሶ ዝደሊ ኩሎም ሰበ ስልጣን ንህዝቢ ቃዛ ክሕግዙን ከሰኒዩን ከምኡ እውን ዳግመ ህንፀት ንምጅማር ክተግሁን ተማሕፂኖም ህዝቢ ብሓቂ ይሳቐ ኣሎ ብዙሕ ስቃይ ይቕፅል ኣሎ ኢሎም ኣፅዋር ዘይተዓጥቁ ደለይቲ ፍትሒ ሰላም ዓመፅ የጋጥሞም ዝብል ቅዱስነቶም ዝገለፅዎ ሓሳብ እንታይ ማለት ምዃኑ ምስተሓተቱ ብዛዕባ ዝያዳ ጽልኢ ከጓሃህር ዝኽእል ሓደጋ ኣጠንቂቖም ዝያዳ ጽልኢ ኣለዓዒልና ኢና ዓመፅ ኣይጠቅምን እዩ ካብ ዝኾነ ይኹን ወገን ይምፃእ ኣብ ክንድኦስ ናብ ዘተ ምምላስ ከምኡውን ብዘተ ጸገማት ክፍታሕ ምድላይ ኣድላይ ምዃኑ የጉልሑ ርሰሊቃነ ጳጳሳት ብተወሳኺ ኣብ ዘመናዊ ውግእ ዝዓቢ ዘሎ ግደሰብ ሰርሖ ኣስተውዕሎ እናሓሰቡ ንውሳነታት ካብ ክቡር ዋጋ ሂወት ወዲ ሰብ ካብ ዘረሐቐ እደ ጥበብ ኣጠንቂቖም ኣብ ቀረባ እዋን ኣብ ሊባኖስ ሓዊሱ ንዝተፈፀሙ ግጭታት ብምጥቃስ ሎሚ ውግእ ብዛዕባ ሂወት ደቂ ሰብ ከይሓሰብካ ብሰብ ሰርሖ ኣስተውዕሎ እዩ ዝካየድ ዘሎ እዚ ከዓ ናይ ሓቂ ኩሉ ሰብኣዊ ሂወት ግዳይ ዝኸውን ዘሎ ነዚ ኣብ ግምት ብምእታው ሰሊቃነ ጳጳሳት ሰላም ንኽግበር ዘቕረቦ ፃውዒት ኣሕዲሶም ነቲ ዘይተዓጥቀ ሰብ ሰርሖ ኣስተውዕሎ እንክብሉ ዝገለፁ ኣምር ምስ ዓባድላይ ምዃኑ ከም ዝገለፁ ዜና ቫቲካን ኣፍሊጡ ርሰሊቃነ ጳጳሳት ኣብዚ ቀረባ እዋን ወግዓዊ ዝገበርዎ ግሩም ሰብኣውነት ዘርእስተዓዊ ድማ ልእኽቲ ኣብ ግምት ብምእታው ምስ ዓበይቲ ኩባንያታት ሰብ ሰርሖ ኣስተውዕሎ ቫቲካን ብኸመይ ክትዋሳ ተሓስብ ዝብል ንዝቐረበሎም ሕቶን ክምልሱ ድሮ እቲ ዘተተበጊሱ እዩ ይቕፅል ድማ ኣሎ ኣብ መንጎ እቲ ብዛዕባ ውሁድ ሰብኣዊ ምዕባል ኣገልግሎት ዝሓሊ ናይ ቅዱስቲ መንበር ላዕላይ ቤት ፅሕፈትን ኣንትሮፒክ እተሰሚየ ቀንዲ መቐመጢኡ ኣብ ሕቡራት መንግስታት ኣሜሪካ ከተማ ሳን ፍራንሲስኮ ምስዝኾነ ትካል ረብሓ ሰብ ሰርሖ ኣስተውዕሎ ዝካየድ ዘሎ ዘተገሊፆም ሓደ ዓይነት ናይ ሓባር ዕዮ ክህሉ ዝብል ድላይ ኣሎ እቲ ዕድመ ድማ ዕለት 25 ግንቦት ብክልቲኡ ወገን ተገሊፁ እዩ እዚ ኣዝዩ ኣገዳሲ ይመስለኒ እቲ ዘተ ምቕፃልን ብሓቂ ዕጥቁ ዝፈትሐ ሰብ ሰርሖ ኣስተውዕሎም ድላይን እንክብሉ ዝሃቦ ጋዜጦም መግለፂ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ
2: እዚ ዜና ቫቲካን እዩ ብዛዕባ እታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘውፅእዋ ግርማዊ ሰብኣውነት እትብል ናይ መጀመርታ ዓዋዲት መልእኽቲ ዝተጻሕፈ ርእሲ ኣንቀጽ ኣብ ዘመነ ሰብ ሰርሖ ኣስተውዕሎ ሰብኣዊ ክብረት በቲ ካብ ውፅፅር ወፃኢ ዝኾነ ዓብዪ ቴክኖሎጂያዊ ሓይልን ብሓድሽ ዓይነት ኢሰብኣውነት ክሽፈን ኣብ ዝኽእለሉ ዘሎ እዋን ርእሰ ሊቃነ ጳጳሳት ልዮን መበል 14 ብሓቂ ሰብኣውነት ዝለበስና ኮይና ክንቅፅል ህፁፅ ግዴታ ከም ዘለና የዘኻኽሩና ኣለዉ ተካይ ቅዱስ ጴጥሮስ ዝኾኑ ርእሰ ሊቃነ ጳጳሳት ኣብዚ ምፍልላይን ዓመፅን ምስ ፍሕፋሕ ምግባት ስልጣንን ንውግእ ከም መሳርሒ ዓለም ለኻዊ ፖለቲካን ጌርካ ኣብ ትጥቀመሉ ዘሎ ዘመን ቴክኖሎጂ ንልቢ ደቂ ሰባት ንድሕሪት ከይመለሰ ንኽዓብን ንኽንጥቀመሉን ይዕድሙና ኣለዉ ንደረትን ተነቃፍነትን ደቂ ሰብ ክንቅበል እምበር ከምቲ ቴክኖሎጂያዊ ስነ ሓሳብ ዝገብሮ ክእረም ዘለዎ ጌጋ ከም ዘለዎ ጌርና ንኸይንርእዮ እውን ይዕድሙና ኣለዉ ርእሰ ሊቃነ ጳጳሳት ንዓለም ብዓይን ሓያላት ዘይኮነስ ካብ ታሕቲ ብዓይኒ እቶም ዝሳቀዩ ካብ ዝነኣሱ ጀሚርና ክንርያ ምሕፅንታኦም የቕርቡልና ኣለዉ። ንደቂ ሰብ ብዓይነቲ ድኻምነትና ኣብ ርእሱ ወሲዱ ናብ ቦታ ምድሓን ዝቀየሮ ኣምላኽ ክንጥምቶም ኣለና። ምኽንያቱ ሰብ ሰርሖ መሳርሒታት ብውፅኢታውነት ብሉፃት ኣብ ዝኾኑሉ እዋን እውን ከይተረፈ እቲ ክጥመት ዝሓትት ገጽ ሰብ ማእከል ታሪኽና እዩ ይብሉ። ግርማዊ ሰብኣውነት ናይ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናይ መጀመርቲ ዓዋዲት መልእኽቲ ብቐዳምነት ብዛዕባ ሰብ ሰርሖ ኣስተውዕሎ እትገልጽ ናይ ትንታነ ጽሑፍ ኣይኮነትን። ብዛዕባ እቲ ብቐጻሊ ዝቀያየር ዘሎ መስርሕ እውን ዝርዝር ሓበሬታ ኣይትህብን እያ። ኣብ ክንድኡ ንመሰረታዊ ስርዓታት ማሕበራዊ ሰረተ እምነት ቤተ ክርስቲያን ኣብ ግዜ ሰብ ሰርሖ ኣስተውዕሎ ኣብ ግብሪ ብምውዓል ነቲ ቀንዲ ነጥብታት ናይ ኣርእስተ ሊቃነ ጳጳሳት ትምህርቲ እተደልድልን እተመሓይሽን ጽማቕ መልእኽቲ እያ። እዛ ዓዋዲት መልእኽቲ ነቶም ኣብ ፍጹም ናጽነት ዕዳጋታትን ሓደሽቲ ቴክኖሎጂያዊ ምህዞታትን ብምእማን ነቲ ኣርእስተ ርእሰ ሊቃነ ጳጳሳት ብዛዕባ ኣድላይነት ማሕበራዊ ሰብኣዊ ምምሕዳር ሰብ ሰርሖ ኣስተውዕሎን ኣከባብን መዋቅር ሓጢኣት ኮይኖም ዘለዉ ቅጠባዊ ስርዓታትን ንውግእ ምንጻግን ኣብ ዝምህርዎ ዘለዎም ጉጉይ ርድኢት እትነጽግ ጽሕፍቲ እያ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ስሞም ካብቶም ሓደስቲ ነገራት እትብል ዓዋዲት መልእኽቲ ዝጸሓፉ ርእሰ ሊቃነ ጳጳሳት ልዮን መበል 13 ዝወሰድዎ ኮይኑ ኣብ ዘመን ናይ ቴክኖሎጂያዊ ለውጢ ንነፍሲ ወከፍና ንጡፍ ግደ ክህልወና ይዕድሙና ኣለዉ። ምህናጽ ስልጣነ ፍቕሪ ብንእሽቶን ጽኑዑን ተግባራት ተኣማንነት እዩ ዝፍጸም። እዚ ዕዮ እዚ ኸኣ ንዅላትና ኣጸቢቑ ዘገድሰና ምዃኑ ይገልጹ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘይፍትሓዊ ተግባራት ካብ ጉጉይ ምርጫታት ውልቀ ሰባት ጥራይ ዘይኮነስ ካብቲ ዘይማዕርነት ዘምጽእ መዋቅርን ኣሰራርሓታትን ቁጠባውን ባህላውን ስርዓታት እውን እዩ ዝመጽእ። ከምኡ እውን ምዕባለ ክብሃል እንከሎ ንገሊኦም ሃለኽቲ ነገራት ዘብዝሕ ነቲ ወጻኢታትን ጾርን ከኣ ናብ ካልኦት ዘሰክሞ እንተ ደኣ ኮይኑ ወይ ከኣ ንብምሉኦም ዞባታት ናብ ትሕቲ ቕጽጽሩ ዘእትዎም እንተ ኮይኑ ብሓቂ ሰብኣዊ ኣይኮነን። እቲ ዘሕዝን ከኣ እዚ ነገራት እዚ ሎሚ ኣብ ዓውዲ ሓደስቲ ቴክኖሎጂያዊ ምህዞታትን ዝጠልብዎ ቀረብን ይፍጸም ምህላው እዩ ይብሉ። እታ ዓዋዲት መልእኽቲ መሰረታዊ ስርዓት ናይ ብሕቲ ዋንነት ኣድላዪ ማሕበራዊ ግደ ከም ዘለዎን ብቤተ ክርስቲያን ከም ዝድገፍን ትገልጽ። ሎሚ ኣብ መንጎ እቲ ንዅላትና ተባሂሉ ዝተዳለወ ንብረት ከም መምርሒ ፍቓድ፣ ስነ ሓሳባዊ ቀመር፣ ዲጂታላዊ መድረኽ፣ ቴክኖሎጂያዊ ትሕተ ቅርጺ፣ ሓበሬታ ዝኣመሰሉ ሓደስቲ ዓይነት ንብረት ከነጠቓቕልል ኣለና ብምባል ሓድሽ ዓይነት ምፍልላይን ናጽነትን ንኸይፍጠር ወይ ሱር ንኸይሰድድ ንምክልኻል እዩ። ቴክኖሎጂ ቀሊል መሳርሒ ኣይኮነን። ኩሉ ነገር ዝፍረደሉ መዐቀኑ ምስ ኮነ እንታይ ኣገዳሲ ምዃኑን እንታይ ክድርበ ኸም ዝኽእልን ክውስን ይጅምር። ንደቂ ሰብ ከኣ ኣብቲ ዝያዳ ስሉጥነት ዝመርሕ ስርዓት ናብ ተራ መንኰርኰር የውርዶም ክብሉ ኣጠንቂቖም። ሎሚ ኣብ ልዕሊ መድረኻትን ትሕተ ቕርጽን ሓበሬታን ሓይሊ ቅማርን ምቁጽጻር ኣብ መንግስታት ዘይኮነስ ኣብ ዓበይቲ ቁጠባውን ቴክኖሎጂያውን ትካላት ዝተመርኰሰ ምዃኑ ይገልጹ። እዘን ኩባንያታት እዚኣተን ናይ ምርካብ ኩነታትን ናይ ምርኣይ ሕግታትን ተኽእሎ ናይ ተሳትፎን የቑማ። ስለዚ ኣቦና ርእሰ ሊቃነ ጳጳሳት ከምዚ ዝኣመሰለ ስልጣን ኣብ ኢድ ሒደት ሰባት ምስ ዝኣቱ ዘይንጹር ይኸውን፣ ካብ ህዝባዊ ቁጽጽር ከኣ የምልጥ። እዚ ኸኣ ሓድሽ ምፍልላይን ምትላልን ዘይማዕርነትን ዘምጽእ ዝተዘናብዐ ዓይነት ምዕባለ ከስዕብ ይኽእል እዩ ይብሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ቐጺሎም ካብቲ ፍትሓዊ ውግእ ዝብል ክልሰ ሓሳብ ሓሊፍካ ምስጋር ኣድላዪ ምዃኑ ብምግላጽ ዝኾነ ይኹን ስነ ሓሳባዊ ቀመር ንውግእ ብስነ ምግባራዊ መዳይ ተቐባልነት ክህቦ ኣይክእልን እዩ ብምባል ኣብ ውግእ ሰብ ሰርሖ ኣስተውዕሎ ምጥቃም ጽኑዕ ስነ ምግባራዊ ቀይድታት ክግበረሉ ጻውዒት ኣቕሪቦም። ሰብ ሰርሖ ኣስተውዕሎ ንምስልታትን ትሕዝቶን ምቁጽጻር ህዝባዊ ርእይቶ ኣብ ምቕራጽ ወሳኒ ረቋሒ ኮይኑ ኣሎ። እዚ ድማ ንሓቂ ካብ ሓሶት ንምፍላይ ኣዝዩ ኣጸጋሚ ይገብሮ። ብዛዕባ ዕዳጋ ስራሕ እውን ብዙሕ ዘይተፈልጠ ነገራት ኣሎ። ኣብዚ መዳይ እዚ እታ ዓዋዲት መልእኽቲ ኣብ ዘይረአ ኢድ ናይቲ ዕዳጋ ጥራይ ክንውከል ከም ዘይከኣል ተዘኻኽር። ፖለቲካዊ ስርዓታት ንቁጠባውን ቴክኖሎጂያዊ ለውጥን ናብ ሓባራዊ ረብሓን ክብሪ ስራሕን ማሕበራዊ ውህደትን ጥቕምታት ሓደሽቲ ምህዞታት ብፍትሓዊ መንገዲ ንምክፍፋል ናይ ምምራሕ ዕማም ኣለዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ከዓ ብምልኣት ኣይኮነን ዝነጽግዎ ዘለዉ እኳ ደኣ ብዙሕ ኣወንታዊ መደያትን ብዙሕ ጠቃሚ ዕዮ ናይ ሰብ ሰርሖ ኣስተውዕሎን ጠቒሶም ኣለዉ። እዚ ከምዚ ኢሉ እንከሎ ግን ብዛዕባ እቲ ሰብ ሰርሖ ኣስተውዕሎ ንጽቡቕ ወይ ንሕማቕ ዕላማ ከም ዝጥቀምሉ ስነ ምግባራዊ ሕቶ ንምሕታት እኹል ከም ዘይኮነ ገሊጾም ኣለዉ። ኣቐዲምካ ጣልቃ ምእታው ከምኡ እውን ሓደ ስርዓት ብኸመይ ከም ዝተነጥፈን ብዛዕባ ሰብን ማሕበረሰብን እንታይ ዓይነት ሓሳብ ከም ዝተጻሕፈን ምሕታት ኣገዳሲ ምዃኑ እውን ገሊጾም ኣለዉ። በዚ ምኽንያት እዚ ድማ ብቁዕ ሕጋዊ መሰረትን ናጻ ዝኾነ ናይ ምቁፅጻር ኣካላትን ንተጠቀምቲ ምምሃርን ልዕሊ ኩሉ ድማ ዕዮኡ ዘይሓድግ ፖለቲካዊ ስርዓት ክግበር ጻውዒት ኣቕሪቦም። ስለዚ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰብ ሰርሖ ኣስተውዕሎ ዘይዕጥቃዊ ክንገብሮ ኣለና። እዚ ማለት ከዓ ቴክኒካዊ ስልጣን ንዅሉ ናይ ምምሕዳር መሰል ከም ዝህቦ ንዝገልጽ ክንድርቶ ኣለና። ነዚ ክንገብርን ከለና ግን ንቴክኖሎጂ ንምሕዳግ ዘይኮነስ ንደቂ ሰብ ንኸይቈጻጸሮምን ንዘተ ክፉት ንምግባሩን እዩ። ንሰብኣውነትና ኣብ ክንዲ ንሓድግ ነቲ ኣምላኽ ማሕደሩ ዝገበረሉ ዕብየት ደቂ ሰብ ክንምስክር ኣለና ይብሉ።
1: ርእሰ ሊቃነ ጳጳሳት ልዮን መበል 14 ቁጠባዊ ምንቁልቋል ኤውሮፓ ኣብ መንጎ ወለደታት ዘሎ ምትሕግጋዝን መጽእ ሕብረተሰብን ኣብ ሓደጋ ዘእቱ ምዃኑ ብምጥንቃቐ ንኣባይቲ ስድራን ክብሪ ደቂ ሰባትን ዳግማይ ደገፍ ክግበር ንኣባላት ባይቶ ሕብረት ኤውሮፓ ኣብ ዘስምዖም መደረ ጻውዒት ኣቕሪቦም ነቲ ኣብቲ ሃገር ንዓበየ ዝኸይድ ዘሎ ማሕበራውን ባህላውን መኻንነት ክስዕሮ ዝኽእል ንኣባይቲ ስድራ ሓድሽ ጽድያ ጥራይ እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 መራሕቲ ኤውሮፓ ብሰንኪ ታሪክ ጥራይ ዘይኮነ ብሰንኪ እርጋን ብዝሒ ህዝባ ኣረጊት ኣህጉር ክትከውን ኣብ ዝገብረ ሓደጋ ከም ዘሎ ኣጠንቂቖም መራሕቲ ኤውሮፓ ነቲ ኣብቲ ኣህጉር ዘሎ ቅልውላው ብዝሒ ህዝቢ ንኣባይቲ ስድራ ኣብ መንጎ ወለዶታት ዝግበር ምትሕግጋዝን ክብሪ ሂወት ደቂ ሰባትን ዳግማይ ደገፍ ብምግባር ክገጥምዎ ኣብ ሃገረ ቫቲካን ኣባላት ባይቶ ሕብረት ኤውሮፓ ተቐቢሎም ኣብ ዘስምዑ መደረ ዓዲሞም መነካይ መጠን ውልደትን ዕድመ ምድፋእ ብዝሒ ህዝብን ንሚልዮናት ሰባትን ኣባይቲ ስድራን ግብራዊ ትርጉም ዘለዎ ህፁፅ ብድሆ እንክብሉ ከም ዝገለጽዎ ዜና ቫቲካን ኣፍሊጡ። ብዝሒ ህዝቢ ሕቶታት ናብ ቁፅሪ ጥራይ ከውርድ ከም ዘይክእል ርእሰ ሊቃነ ጳጳሳት ኣስሚሮም ስነ ህዝቢ መረዳእታ ጭብጥታት ጥራይ ዘይኮነስ ብዛዕባ ኣቦነት ኣደነትን ቆልዑን ዝዛረብ እውን እዩ ቢሎም ቆልዑ መጻኢ እዮም ከም ዝበሉ ዝሓበረ ዜና ቫቲካን ኣስዒቡ ንነፍሴ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብምጥቃስ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኤውሮፓ ብሰንኪ እርጋን ኣረጊት ኣህጉር ትኸውን ኣላ ዝብል ዘቕረቦ ስክፍታን ነቲ ለበዳ ጽምዋ እንክብሉ ዝገለጽዎ ብምዝካር ምንቁልቃል ስነ ህዝቢ ማሕበራዊ ሳዕብን ከም ዘለዎ ኣነጺሮም ሓቀይናን ዘላቕን ምዕባለ ኣብ መንጎ ወለዶታት ኣብ ዘሎ ሓድነት ከም ዝምርኮዝ ብምዝኽኻር ከምዚ ዝኣመሰለ ሚዛን ኣብ መላእ ኤውሮፓ እናነከየ ይኸይድ ኣሎ እንክብሉ ከም ዘጠንቀቁ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዝሓለፈ 10ታት ዓመታት ምድካም ክርስትያናዊ ሱር ኤውሮፓ ኢሎም ዝገለጽዎ ርእቶ እናሓሰቡ ነቲ ንመስረቲ ትካላት ኤውሮፓ ዝመርሕ ዝነበረ ክርስትያናዊ ምትብባዕ ምንጻግ ብዙሓት ናይ ምውላድ መሰል ስለ ዝተነፍጎም ጥራይ ዘይኮነስ መብዛሕትኡ ግዜ ንመጻኢ ንምግጣም ዘድሊ ንዋታውን ባህላውን መሰረት ክረኽቡ ስለ ዘይክእሉን እዚ ድማ ንጽንኩር ናይ መኻንነት ኩነታት ኣበርክቶ ከም ዝገበረ ገሊጹ። ርእሰ ሊቃነ ጳጳሳት ነቲ ኣብ ገለ እዋናዊ ስርዓታት ንኣባይቲ ስድራ ዝድግፍን ብተመሳሳሊ ኣድልዎ ኣብ ልዕሊ ኣደነት ዘስፍሕን ምንጻል ጥንሲ ከም መሰል ዝድግፍን ንመሰረት ናይቲ ስድራ ቤት ናይ ምምስራት ድሌት ዘዳኽምን ዝብሉ ተገራጫዊ ኣገባባት ነቒፎም ማዕረ ማዕሪኡ ድማ ንስነ ብዝሒ ህዝቢ ኣባይቲ ስድራ ሕዳሴ ንምድጋፍ ንዝሰርሑ ተበግሶታትን ትካላትን ምስጋናኦም ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ቅዱስ አቦና ንቲ ናይ መካንነት ብዙሕ ህዝቢ ብድሆ ኣብ መንጎ ፖለቲካዊ ትካላትን ናይ ስነ ትምህርቲ ተቋማትን በርገፃዊ ሕብረተሰብን ብምትሕብባር ክፍታሕ ከም ዘለዎ ኣትሪሮም ብምምልካት ነቲ ናይ ስነ ህዝቢ ሕቶ ንስነ ሰብኣውን ማሕበራውን ቁጠባውን መጻኢ ኤውሮፓ ወሳኒ ምዃኑ ኣስተብሂሎም ንክርስትያን ከምዘይንፅል ክፍል በርገፃዊ ሕብረተሰብ ዘጠቃልል ዘተክግበር ኣተባቢዖም ኣብ ማእከል ዝኾነ ይኹን ነባሪ ፍታሐ ክብረት ነፍሲ ወከፍ ሰብን መሰረታዊ ግደ ስድራ ቤትን እዩ እንክብሉ ኣስሚሮም ንኣስተምህሮ ቅዱስ ዮሃንስ ጳውሎስ ዳግማዊ ብምዝካር ነታ ስድራ ቤት ኣብ መንጎ ሰብኣይን ሰበይትን ኣብ ተክሊል እተመስረተ መጀመርታን መተካዕታ ዘይብሉን ቤት ትምህርቲ ማሕበራዊ ሂወት እንክብሉ ገሊፆም ስርዓታት ንስድራ ቤታት ኣብ ማሕበራውን ፖለቲካውን ባህላውን ሂወት ንጡፍ ተሳትፎ ከደልድሎ ኣለዎ። በዚ ከምዚ ድማ ካብ መጠን ንላዕሊ ጣልቃ ምእታው መንግስትን ሱር ዝሰደረ ውልቃውነትን ከወግድ ኣለዎ ከም ዝበሉ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ዘስምዖም መደረ ራእይ ቤተ ክርስትያን ናብ ሕሉፍ ማሕበራዊ ቅጥዕታት ንምምላስ ዝደሊ ዘይኮነስ ሕብረተሰብ ብዛዕባ ሂወት ደቂ ሰባትን ሕብረተሰብን መፃ ወለዶታትን ዝምልከት መሰረታዊ ሕቶታት ኣብ ዝገጥመሉ እዋን ክመርሕ ዝኽእል ነባር መትከላት ዘቐርብ ምዃኑ ኣነፂሮም ኣብ መንጎ ፌደራላዊ ካቶሊካውያን ማሕበራት ኣባይቲ ስድራ ኣብ ኤውሮፓን ሽማግለ ጉባኤታት ጳጳሳት ሕብረት ኤውሮፓን ዘሎ ጥምረት ሰብኣዊ ክብርን ሓበራዊ ረብሓን ንምድንፋዕ ዝዓለመ ፍረ ናይ ዘለዎ ምትሕብባር ኣብነት ምዃኑ ኣጉሊሖም ንቕልውላው ስነ ህዝቢ ንምፍታሕ ናይ ብሓቂ ሰብኣዊ መገዲ ክኸፍት ይኽእል እዩ ናብ ናይ ሓባር ረብሓ ከምኡ እውን ናብ ሰናይ ሂወት መፃ ወለዶታት ዝቐነዐ ቢሎም ቅዱስ ኣቦና ብሓቂ ንቤተሰብ ዝኸውን ሓደሽ ፅድያ ጥራይ እዩ ነቲ ናይ ክረምቲ ቁሪ ናይቶም ብዕድመ ዝደፍኡ ህዝብና ክቕይሮ ዝኽእል እንክብሉ መደረኦም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካብ ሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሎ ከም እትኽእሉን ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس